0: ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪኛ ሰላምታና ናቅርብ። ናይ ሎም ዕለት 29 ግንቦት 2016 ዓመተ ምሕረት መደብ ፈነወና ሩሰሊቃነ ጳጳሳት ልመበል 14 ንኣባላት መበል 82 ሓፍሻዊ ጉባኤ ቤት ምክሪ ጳጳሳት ኢጣልያ ተቐቢሎም ዝለገሶ ቃለ ምዕዳን ሩሰሊቃነ ጳጳሳት ልመበል 14 ዕለት 30 ግንቦት ኣብ ስፍራ ኣታክልቲ ሃገር ቫቲካን ዓለምለኻዊ ፀሎት መቁፀርያ ምእንቲ ሰላም ክመርሑ ከም ዝኾኑን ሩሰሊቃነ ጳጳሳት ልመበል 14 ንተሳተፍቲ ሓፍሻዊ ስርዑ ጉባኤ ናይቲ ብዛዕባ ባስብከት ወንጌል ዝሓልል ዓለ ቤት ፅሕፈት ቅዱስቲ መንበር ተቐቢሎም ዝለገስዎ ቃለ ምዕዳን ካርዲናል ኮፒች ብዛዕባ ናይ መጀመርያ ሓደ መልእኽቲ ሩሰሊቃነ ጳጳሳት ልዮን መበል 14 ኣማኪሎም ዜና ቫቲካን ዘካይድዎ ቃለ ማሕትት ኣብ ወርሒ ሓምለ 2025 ዓመተ ምሕረት ፈላማ ዝተኸተመ ስምምዕ ቅዱስቲ መንበርን ኢጣልያን ኣብ ከባቢ ሳንታ ማርያ ዲ ጋሌሪያ ቫቲካን ንትምህርቲ ፀሓት ፀሓይን ሕርሻን ኣብ ሓደ መሬት ዘጣመረ ሓደሽ ስርዓት ምህናፅ ኣብ ግብሪ ክውዕል ከም ዝጀመረ ኣብ መንጎ ሕቡራት መንግስትታት ኣሜሪካን ኢራንን ዘሎ ግጭት ናብ ራብዓይ ወርሑ ኣብ ዝኣትውሉ ዘሎ እዋን ሰራዊት እስራኤል ኣብ ሊባኖስ ኣብ ልዕሊ ሂዝቦላህ ሰፊሕ መጥቃዕቲ ከም ዘካየደ ኣብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፃሕኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሩሰሊቃነ ጳጳሳት ልዮን መበል 14 ኣብ መደምደምታ መበል 82 ሓፈሻዊ ጉባኤ ኣባላት ጉባኤ ቤት ምክሪ ጳጳሳት ኢጣልያ ኣብ መሰረታዊ ነገራት ክነተኩር ከምኡ ውን ኣብ ወንጌል ቀዳምነት ዝገበረ ኣገልግሎት ክንህብ ኣሎና ክብሉ ተማሕፀንዎም። ትማሊ ሓሙስ ዕለት 28 ግንቦት ኣብ ሃገረ ቫቲካን ኣብ ዝተኻየደ መበል 82 ሓፈሻዊ ጉባኤ ብፁዓን ጳጳሳት ኢጣልያ ምስ ተሳተፍቲ ኣብ ዝተራኸበሉ እዋን ሩሰሊቃነ ጳጳሳት ልዮን መበል 14 ኣብ መላእ ኢጣልያ ንዘለዋ ኩለን ኣብያተ ክርስቲያን ንክ

0: ካህናትን ዲያቆናትን ንኹሎም ሰብ ውፉይ ህይወትን ስድራ ቤትን ከምኡውነቶም ከይፈለጡ ኣብ ልቦም ጽሙይ ኣምላኽ ዝሓዙ ሰባት ዘለዎም ፍቕርን ኣኽብሮትን ገሊፆም እዚ ውህበት እዚ ይብሉ ቅዱስነቶም ኣብ ከምዚ ዝኣመሰለ ሕልኽላኻት ዝመልኦ እዋን እውን ከይተረፈ ንኽንምስክር ጸጋ ዝረኸብናሉ ምዃኑ ገለጹ። ርእሰ ሊቃነ ጳጳሳት ኣስዒቦም ብዛዕባ እቲ ናብ ፖምፔይን ናብ ፖልን ከምኡውን ኣሴራ ኣብ ዝገበርዎ ሃዋርያዊ ጉዕዞታት ብዓይኖም ዝተዓዘብዎ መስከሩ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ኣብ ህይወት ደቂ ሰባት ድኻምን ምክፍፋልን ጽምዋን ዘርኢ ብዙሕ ምልክታት ከም ዘለውን ገሊፆም ሓደ ሓደ ግዜ ኣብ ማሕበረሰብ ደቂ ሰብ እምነት ናይ ምትሕልላፍን ንመንሰያት ወለዶታት ናይ ምትሕብባርን ብድሆ ይስምዖም እዩ። ይኹን እምበር ርእሰ ሊቃነ ጳጳሳት ከም ዘመልከትዎ ወንጌል የበራብረና እዩ ብምባል ኣጉሊሖም። ርእሰ ሊቃነ ጳጳሳት ልዮን ቃለ ምዕዳኖም ብምቕጻል ነቲ ኣብ ወንጌል ሉቃስ ዝተጠቕሰ እቲ እኽሊ ብዙሕ እዩ ዓየይቲ ግና ውሑዳት እዮም ዝብል ቃል ኣምላኽ ብምምልካት ስለዚ ናብቲ እኽሉ ዓየይቲ ኽልእኽ ናብ ጐይታ እኽሊ ልመና ኣቕረቡ። ኣምላኽና ደኺመ ዘይብል ዘራእይ ክንዲ ዝኾነ መዓልቲ መዓልቲ ናብ ዓለም ይመጽእ እሞ ነቲ ደረት ዘይብሉ ባህጊ ናይ ልቢ ደቂ ሰባት የስፍሖን ክሳብ ናብ ምልኣት ዝረኸበ ህይወትን ናብ ድሕነት ዘብጽሕ ነጻነትን የስፍሖ ክብሉ እውን ኣስመሩሉ። ቅዱስነቶም ወሲኾም እዚ ብዙሕ ምህርቲ እዚ ምስጋና ንኣምላኽ እዩ ክብሉ ድማ ገሊፆም እዮና ድማ ነቲ ጠመተ ጐይታ ወሲድና ናትና ምእንቲ ክንገብሮ ከም ምዃኑ ገለጹ። ብዛዕባ እቲ ተሪር ዝኾነ መሬት ምጉርምራም ወይ ብኣሃዛዊ ጸብጻብ ጥራይ ክንሓስብ ዘይኮነስ ኣብ ክንዲውስ ነቲ ኣምላኽ ዘዳልወልና ዘሎ ምህርቲ ብዓይነቲ ዝተንስአ ክርስቶስ ብኸመይ ከም እንርእዮ ዘሎና ከነስተውዕል ተጽር ንባህሊ ክርስትና ሓድሽ ቈላሕታ ምግባር ኣገዳሲ ዝኾነ ንምስጢራት ምስንዳው ጥራይ እውን ኣይኮነን። ቅዱሳት ምስጢራት ኣብ ሓደ ማሕበረሰብ እምነት ዝውለደሉን ንሰባት ናብ ፋሲካዊ ህይወት ብምእታው ምስ ጐይታ ሕብረት ከምኡውን ናብ ቤተ ክርስቲያን ሕውነት ዝወልድ ማሕፀን እዩ ክብሉ ኣመልከትሎም። እዚ ድማ ኣብቲ ህያውን ሃንጎፋይሉ ዝቕበልን ናይ እምነት ማሕበረሰብ እዩ ክመሓላለፍን ክዓብን ዝኽእል። ኣብቶም ዝሰምዑን ዝጽልዩን ከምኡውን እቶም ንቅዱስ ቁርባን ከም ምንጭን ጥርዝን ገይሮም ዝቕበልዎ ንድኻታት ከም ኣሕዋትን ኣሓትን ዝርእይዎም ስድራ ቤታት ከዓ ንድሕሪት ዘይተርፍሉ ማሕበረሰብ እዩ ዝውለድ። በዚ ምኽንያት እዚ ጳጳሳት ንቓል ኣምላኽን ንህዝቢ ኣምላኽን ንምልክታት ናይ ግዜን ብዓሚቕ ኣስተውዕሎት ክሰምዑ ተጸዊዖም ኣለዉ። ሓቀይና ምስማዕ ምስ ዝህሉ ማሕበረሰብ ናብ ውሽጡ ኣይዕጾን እዩ። ኣብ ክንዲኡስ ናብ ናይ ተልእኾን ሜመያን ስፍራ እዩ ዝዓቢ። ስለዚ ብኸመይ ከም ዝሕደስ ይፈልጥ እዩ ክብሉ ድማ መስከሩሎም። ጉዕዞ ሲኖዶስ ማለት እዚዩ ድሕሪ ቢሎም ርእሰ ሊቃነ ጳጳሳት ልዮን መበል 14 ሲኖዳዊት ቤተ ክርስቲያን ነፍሲ ወከፍ ሰብ ከከም ጸዋዕቱ ነቲ ካብ መንፈስ ቅዱስ እተቐበሎ ውህበት ንሓባራዊ ሕንጸት ክሰርሓሉ ዝኽእል ስፍራ እዩ በሉ። እዚ ማለት ተሳትፎ ኣማራጺ ኣይኮነን ማለት እዩ። ኣብ ክንዲኡስ ናይ ሕብረትን ተልእኾን ብቕዓት ስለ ዝኾነ ሜላን ሓላፍነትን ተሓታትነትን ክኸውን ኣለዎ ክብሉ ድማ ተማሕጸንዎም። ርእሰ ሊቃነ ጳጳሳት ብኣጽንዖት ከም ዝገለጽዎ ኣምላኽ ንፍርያምነት ናይ ቤተ ክርስቲያን ብብዝሒ ቁጽርታት ብትርኢት ወይ ብጽልዋታት ክንልክዖ ከም ዘይሓተና ኣጉሊሖም። ኣብ ክንዲኡስ ነቶም ጳጳሳት ከም እተላበውዎም ኣብቲ ኣገዳሲ ዝኾነ ነገር ንኸተክሩ ትብዓት ክህልዎም ተማሕጸንዎም። እቲ ኣተክሮ ኣብ ክርስትያናዊ ህይወት ቀጻሊ መባእታዊ ምስትምሃርን ስድራ ቤታት ዝእከብሉ ሰላምን ተልእኾ ወንጌላዊ ኣብያተ ክርስቲያን ከምኡውን ንመንስያት ሕቶታቶም ደረት ከይገብሩ ኣብ ምስማዕ ዘተኰረ ክኸውን ኣለዎ በሉ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን ነቲ ናይ ኢጣልያ ጳጳሳት ዝገብርዎ ዘለዉ ጉዕዞ ናብታ ኣደ ቤተ ክርስቲያን ዝኾነት ቅድስቲ ድንግል ማርያም ብሕድሪ ኣወፈይዎ። ኣባኡ ሱር ሰዲድኩም ክትህነጹን ብእምነት ጸኒዕኩም ደው ክትብሉን ነቲ ኣድላዪ ዝኾነ ነገር ክትሕልውን ንእምነት ከተዕቁቡን ምስ ህዝቢ ኣምላኽ ክትመላለሱ ከምኡውን ድምፅቲ ገና ዝጽውዕን ከጸናንዕን ዝኽእል ጐይታ ከተለልዩ ተሓግዝኩም ክብሉ ሐዋርያዊ ቡራኪኦም ኣካፈልዎም።
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ውግእ ደው ንምባል ብተደጋጋሚ ዘቕርብዎ ዘለዉ ጻውዒት ብምስዓብ ብዕለት 30 ግንቦት ኣብ ስፍራ ኣታኽልቲ ቫቲካን ብዓለም ደረጃ ንዝግበር ጸሎተ መቕጸርያ ክመርሑ እዮም። ነፍሲ ወከፍ ምስጢር ከዓ ነቶም ብውግእ ዝተጸልዉ ሰባት ማለት ካብ ዝተበታተኑ ስድራ ቤታት ክሳዕ ሰራሕተኛታት ሕክምናን ወለንተኛታትን ክውፈ እዩ። ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብታ ዝተመርጹ ላዕለ ጀሚሮም ኣብ መላእ ዓለም ሰላም ምእንቲ ክሰፍን ጻውዒት ካብ ምቕራብ ኣየቋረጹን። እቲ ዘቕርብዎ ጻውዒት ከዓ ብቀጻሊ ብጸሎት ዝተሰነየ ጻውዒት እዩ። በዚ ምኽንያት እዚ ድማ ቅዱስ ኣቦና ቀዳም ዕለት 30 ግንቦት ልክዕ 17 ድሕሪ ቐትሪ ኣብ ስፍራ ኣታኽልቲ ቫቲካን ኣብ ዝርከብ ግሮቶ ኖና እግዝእትነ ማርያም ሉርድስ ጸሎት መቕጸርያ ክመርሑ እዮም። ኣብ መላእ ዓለም ዘለዉ ኩሎም ደቂ ሰባትን ኩሎም ቅዱሳት መካነ ንግደታትን ከዓ ምስ ቅዱስ ኣቦና ሓቢሮም ጸሎት መቕጸርያ ክሳተፉ ተዓዲሞም ኣለዉ። ገለ ካብቶም ተሳትፎኦም ዘረጋገጹ ዓበይቲ መካነ ንግደታት መካነ ንግደት እመ ኣምላክ ዘርቫኒስትያ

0: ዩክሬይን አግራው መካነ ንግደት ንግሥተ ሰላምን ሰናይ ጉዕዞን አንቲፖሎ ፊሊፒንስ መካነ ንግደት ቅድስት ማርያም ዘሮዛሪዮም ፋጢማ ፖርቱጋል መካነ ንግደት ቅድስት ማርያም ንግሥተ ሰላም መጀጎሪ ቦዝኒያ ሄርዘጎቪናን መካነ ንግደት ኖና ቅድስት ማርያም ሉርድስ ሉርድስ ፈረንሳይ መካነ ንግደት ቅዱስ ሻርቤል አናያ ቢብሎስ ሊባኖስ ጳጳሳው መካነ ንግደት ቤተ መቅደስ ሎሬቶ ሎሬቶ ኢጣሊያ እዮም አቡና ሪሰ ሊቃነ ጳጳሳት ሊዮን መበል 14 አብ ነፍስ ወከፍ ምስጢር ብፍላይነቶም ብውግእን ዓመፅን ዝተጐዱ ደቂ ሰባት ብምዝካር ናብ ኣማለድነት እኖና እግዚእትነ ማርያም ንግሥተ ሰላም ምእንቲ ከወፊይዎም ናይ ደስታ ምስጢር ክጽልዩ እዮም እታ ቐዳመይቲ ናይ ደስታ ምስጢር ነቶም ግዳያት ኲናት ብፍላይ ከዓ ነቶም ኣባዝዮም ተኣፈፍቲ ኩነታት ዘለዉ ክትውፌ እያ እታ ካልይቲ ናይ ደስታ ምስጢር ከዓ ናብቶም ብውግእ ዝተጠዑ ደቂ ሰባት ናይ ተስፋን ምጽንናዕን እምነትን ቃላት ዘብጽሑ ክትውፌ እያ እታ ሳልሰይቲ ናይ ደስታ ምስጢር ነቶም መዓልታዊ ሰብኣዊ ረድኤት ዘብጽሑ ሰራሕተኛታት ሕክምናን ሓካይምን ወለንተኛታትን ክትውፌ እያ እታ ራብዓይቲ ናይ ደስታ ምስጢር ከዓ ምእንቲ እቶም ብሰንኪ ሓደጋ ኲናት ዝሳቀዩን እሱራትን ምእንቲ ኵሎም እቶም ንሰብኣዊ ክብረት ዝጥሕስ ዓመፅ ዝወረዶም ክትውፌ እያ እታ ሓምሸይትን ናይ መወዳእታን ናይ ደስታ ምስጢር ከዓ ውግእ ደው ንምባልን ኣብ ዓለም ነባሪ ሰላም ንምምጻእን ዝተወፈየት ክትከውን እያ ኣብ ሮማ ዝተረኽቡ ነጋድያንን ምእመናንን እውን በቶም ኣብ ኣደባባይ ቅዱስ ጴጥሮስ ተተኺሎም ዘለዉ ዓበይቲ እስክሪናት ኣቢሎም ክሳተፉ እዮም እዚ ተበግሶ እዚ በቲ ንስብከተ ወንጌል ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ክፍሊ መሰረታዊ ሕቶታት ብዛዕባ ስብከተ ወንጌል ኣብ ዓለም ዝተዋሃደ እዩ
1: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ብዛዕባ ጉዳያት ስብከተ ወንጌል ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ዘካፈልዎ ቃለ ምዕዳን ኣብ መላእ ዓለም ዝርከቡ ካቶሊካውያን ማሕበረሰብ ነቲ ኣብ መንእሰያት ዘሎ መንፈሳዊ ድኽነትን ቅልውላውን ምላሽ ንምሃብ ኣብ ዝገብርዎ ጻዕርታት ክሕግዙ ኣተባብዕዎም ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሓሙስ ዕለት 28 ግንቦት ምስ ተሳተፍቲ ሓፈሻዊ ጉባኤ ናይቲ ብዛዕባ ጉዳያት ስብከተ ወንጌል ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ክፍሊ መሰረታዊ ሕቶታት ስብከተ ወንጌል ኣብ ዓለም ተራኺቦም ኣብ 2025 ዝተኻየደ ዓመተ ኢዮቤል ተስፋ 33 ሚልዮን ሰባት ናብ ከተማ ሮማ ንግደት ከም ዘካየዱ ብምዝካር እዚ ላዕለዋይ ቤት ጽሕፈት እዚ ንኸምዚ ዝኣመሰለ ብዙሓት ምእመናን ዝገበርዎ ንጥፈታት ንምቕባል ዝገበሮ ጻዕርታት ጠቒሶም ኣመስገንዎም ርእሰ ሊቃነ ጳጳሳት ኣስዒቦም እዚ ግዜ እዚ ናይ ጸጋ ግዜ እዩ ዝነበረ ክብሉ ብምጽዋዕ ዓመተ ኢዮቤል ኣብቶም ናይ ሮማ 4 ጳጳሳውያን ባዚሊካታት ከም እተኻየደን ከምኡውን ካቶሊካውያን ምእመናን ዓሚቝ ናይ ተስፋ ባህጊ ከም ዘሎና ኣፍልጦ ዝሃብሉ ኣብ ኩሉ ኣከባብያዊ ማሕበረሰብ ቤተ ክርስቲያን ከም እተጸምበለን ገለጹ ቅዱስ ኣቦና ወሲኾም ስብከተ ወንጌል ሓደ ምናባዊ ዝኾነ ስነ ሓሳብ ዘይኮነስ ንኻልኦት ናብ ፍቕርን ሓቅን ብምጽዋዕ ዝስሕብ ምስክርነት ምዃኑ ገሊጾም ወንጌላውነት ንነፍሲ ወከፍ ተግባር ኣድማሳዊት ቤተ ክርስቲያንን ናይ ነፍሲ ወከፍ ኣከባብያዊ ማሕበረሰብን መሰረታዊ ድራኸ ክኸውን ዝሓትት እዩውን በሉ በዚ መንገዲ ዝጥራዩ እምነት ብጽባቒኣ ብተደጋጋሚ እትርከብን ተኣማንነታ ብዝበለጸ መንገዲ ክትገልጽ እትኽእል በሉ ቅዱስነቶም ብፍላይ ኣብ ምዕራባውያን ሃገራት ዝረአ ዘሎ ናይ እምነት ቅልውላው ናብ ሃይማኖታዊ ዘይተገዳስነት ከም ዘምርሕ ዘሎ እውን ጠቒሶም ኣስዕብ ኣቢሎም እውን እቲ ንደቂ ሰብ ዘጋጥሞም ዘሎ ሓቀይና ሓደጋ ዘይተገዳስነት ከም ትርጉም ምድላይ ዝኣመሰለ ንህልው ሕቶታት መልሲ ናብ ዘይምድላይ እዩ ዘምርሕ ዘሎ ክብል እውን ኣጠንቀቑ ኣብዚ መዳይ እዚ እውን እንተኾነ ምስ ክርስቶስ ምርኻብ ንህይወት ደቂ ሰባት ምሉእ ትርጉምን ዋጋን ክመልስ ይኽእል እዩ ቤተ ክርስቲያን ከዓ ነቲ ካብ ትንሣኤ ጐይታ ተቐበለቶ ትእዛዝ ነባሪ ኣገዳስነት ከም ዘለዎ ብምስትውዓል ከም ብሓድሽ ኣፍልጦ ሂባትሉላ እውን በሉ ተልእኾ ቤተ ክርስቲያን ንመጻኢና ብሰላምን ፍትሕን ነጻነትን ሕውነትን ምእንቲ ክመልእ ደቂ ሰብ ኣብ ዘተኣማምን መሰረት ንኽሃንጹ ምሕጋዝ ምዃኑ እውን ወሲኾም ኣመልከቱ ብዙሓት መንእሰያት ንመንፈሳውነት ዘለዎም ጥሜትን ጽምእን የበራብሩ ከም ዘለዉ ብምግላጽ ድማ ቤተ ክርስቲያን ወንጌል ንምስባኽ ሓድሽ መንገድታት ብምድላይ ነዚ ባህ ግዜ ምላሽ ክትህበሉ ከም ዘለዋ ተማሕጺኖም እዚ ሓድሽ ወለዶ ንወንጌል እተዓጽወ ኣይኮነን በሉ ቅዱስነቶም ብኣንጻር እኳ ደኣስ ብዙሓት ሰባት ዳግም ምስ ወንጌል ምስ ተራኸቡ ሓቀይና ሓጐስ ናይ ምርካብ ምስጢር ኣብ ውሽጡ ከም ዘሎ ስለ ዝተገንዘቡ ብዝያዳ ክፈልጥዎ እዮም ዝደልዩ ክብሉ እውን ኣመልከትሎም እኳ ደኣ ሜላታት ስብከተ ወንጌል ብቐጻሊ ስለ ዝሕደስ ካቶሊካዊ ማሕበረሰብ ንብዙሓት ሰባት ናብ ክርስቶስን ናብ ምድሓንን ፍቕሩን ቃሉን ምእንቲ ክመርሕዎም ድምፂ መንፈስ ቅዱስ ጽን ክብሉ ኣለዎም። ርእሰ ሊቃነ ጳጳሳት ልዮናስ ዒቦም ከም ዘመልከትዎ ኣብ ገሊኡ ክፋላት ዓለም ምትሕልላፍ እምነት ከም ዘቋረፅ

0: ጠን እዚ ድማ ናብ መንፈሳዊ ድኽነት ከም ዝመርሕ ዘሎ ገሊፆም በዚ ከምዚ እምበኣር ምሉእ ነፃነት እምነት ንምድንፋዕ ዘድሊ ድራኸታትን መሳርሒታትን ከም ዘይብሎም ብኣጽንዖት ገሊፆም እቲ ብልዑል ምትእትታው ዝካየድ ከምኡ ውን ንኣህላኺ ዝኾነ ማሕበረሰብን ግለሰባትን ብትዕግስቲ ንኽምሃሩ ወይ ሓቂ ንምርካብ ብብሕታዊ ድላይ ንኽሳተፉ ዘለዎም ክእለት ከም ዘይጥቀምሉ ከም ዝገብሮም ገለፁ ርእሰ ሊቃነ ጳጳሳት ኣስዒቦም ከም ዝገለፅዎ ኣብ ከምዚ ዝኣመሰለ ኩነታት ምትሕልላፍ እምነት ምስ ሓጐስ ወንጌል ዘለዎም ማሕበረሰብን ግለሰባትን ኣብ ምርኻብ እተመርኮሰ ምዃኑ ኣስመርሉ ስለዚ ቅድስና ህይወት ኩሉ ሳዕ ካብ ግዜ ሓሊፉ ንነፍሲ ወከፍ ባህሊ ዝቐረበ ጽባቐ ክርስትና እዩ ዝኸውን በሉ ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ ብዛዕባ ጉዳያት ስብከተ ወንጌል ዝሓሊ ላዕለዋይ ቤት ጽሕፈት ቅዱስ መንበር ብፍላይ ከዓ ነቲ እናወሰኸ ዝኸይድ ዘሎ ቁፅሪ ናይቶም ኣብ ዓቕሚ ኣዳም ምስ በጽሑ ምስጢረ ጥምቀት ዝሓቱ ዘለዉ ሰባት መልሲ ንምሃብ ነቲ ንትምህርተ ክርስቶስ ዘለዎም ተልእኾ ዳግም ክቕበልዎን ብትግሃት ክሰርሑሉን ኣተባብዕዎም ሓደስቲ ካቶሊካውያን ኣብ እምነት ናይ መጀመርታ ስጉምትታት ክወስዱ ከለዉ ካቶሊካዊ ማሕበረሰብ ዕቤት ንኽገብሩን ብፍቕርን ሓባራዊ ኣገልግሎትን ዝነብሩ ነቲ ኣብ መንጎ ደቂ ሰባት ዘሎ ርክባት ቦታ ክህብዎ ከም ዘለዎም ብምግላጽ ቃለ ምዕዳኖም ዛዘሙ
1: ሊቀ ጳጳሳት ቺካጎ ዝኾኑ ካርዲናል ብሌዝ ኩፒች ምስ ዜና ቫቲካን ኣብ ዝገበርዎ ቃለ ምሕትት እታ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዘዳለውዋ ግርማ ሰብኣውነት እትብል ናይ መጀመርታ ዓዋዲት መልእኽቲ ሓድሽ ቴክኖሎጂ ነቲ ናይ ምቁፅጻር ክእለትና ክበልጾ ይኽእል እዩ ርእሰ ሊቃነ ጳጳሳት ከዓ ነዚ ህሞት እዚ ብህጹጽ ንኽነቕሓሉ ይጽውዑና ኣለዉ ክብሉ ገሊጾም እዛ ሰነት እዚኣ ንብምሉእ ማሕበራዊ ዓንቀጸ እምነት ቤተ ክርስቲያን ከነንብቦ ሓድሽ መነጽር ክህበና ሊቀ ጳጳሳት ቺካጎ ካርዲናል ብሌዝ ኩፒች ምስ ዜና ቫቲካን ኣብ ዝገበርዎ ቃለ ምሕትት ብዛዕባ እታ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዘዳለውዋ ግርማ ሰብኣውነት ዘርእስታ ብዛዕባ ሓልዮት ደቂ ሰባት ኣብ ዘመነ ሰብ ሰርሖ ኣስተውዕሎ እትገልጽ ናይ መጀመርታ ዓዋዲት መልእኽቲ መግለጺ ሂቦም ኣለዉ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዛዕባ ቴክኖሎጂያዊ ርእሰ ምትእምማን ዝሃብዎ መጠንቀቕታን ብዛዕባ ማሕበራዊ ሳዕቤናት ሰብ ሰርሖ ኣስተውዕሎን ከምኡ ውን ብዛዕባ ገዳስነት ማሕበራዊ ትምህርቲ ካቶሊካዊት ቤተ ክርስቲያን ኣብ ዲጂታላዊ ዘመንን ሓጺር መብርሂታት ሂቦም ኣገዳስነት እታ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዘዳለውዋ ግርማ ሰብኣውነት እትብል ናይ መጀመርታ ዓዋዲት መልእኽቲ እንታይ ይመስለኩም ብፁእ ካርዲናልን ክምልሱ እቲ ቀንዲ ኣበርክቶ ናይታ ሰነድ ቅዱስ ኣቦና ንደቂ ሰብ ሓዳስ ኢየሩሳሌም ወይ ካልእ ግንቢ ባቢሎን ንምህናጽ ምርጫ ንኽገብሩ ዘቕርብዎ ብድሆ እዩ እቲ ቀዳማይ ምስሊ ኣብቲ እስራኤላውያን ካብ ባቢሎን ምስ ተመልሱ ንስድራ ቤታት ኣብ ሓደ ጥርናፈ ዘምጽአ ኣብ ትንቢት ነህምያ ተገሊጹ ዘሎ ዛንታ ዝተመስረተ እዩ ከምቲ ርእሰ ሊቃነ ጳጳሳት ዝጸሓፍዎ ነቢ ነህምያ ንነፍሲ ወከፎም እንደገና ንምህናጽ ገለ ክፋል እቲ መካባብያ ናይቲ ከተማ መቂሉ ሂብዎም ንጻዕርታቶም ኣዋሂዱ ዝኾነ ተቃውሞ ከይመጽእ ከዓ ኣተሓሳሲብዎም እዛ ከተማ እዚኣ ብተበግሶ ሓደ ሓያል ውልቀ ሰብ ዘይኮነስ ብሓባራዊ ሓላፍነት ኩሎም ሰብኡትን ኣንስትን ካህናትን ኢደ ጥበበኛታትን ዓበይትን ስድራ ቤታትን መንእሰያትን ብዝገበርዎ ተሳትፎ እያ ተሓኒጻ እዚ ምስ ኣምላኽን ንኣምላኽ ኣማእኪልካን ዝስራሕ ኮይኑ ብእምኒ ምህናጽ ቅድሚ ምጅማርካ ኣቐዲምካ ሓድነትካ ከም ብሓድሽ ምህናጽ እዩ እዚ ኸዓ ሰባት ግቡእ ሓላፍነቶም ምስ ዝስከሙን ሓይሎም ካብ ጐይታ ከም ዝመጽእ ምስ ዝግንዘቡን እዩ ዝፍጠር ግንቢ ባቢሎን ግን ብዘይ ቡራኬ እግዚኣብሄር ናብ ሰማይ ክትበጽሕ ናይ እትደሊ ከተማ እዩ ዘመልክት ኣብ ትዕቢትን ርእሰተ ኣማንነትን ዝተመስረተ ሓሳብ ንሓሳብ ምልውዋጥ ይፈርስ ሰባት ከዓ ነንሕትሕዶም ኣይረዳድኡን እዮም ቺካጎ ብዓለም ለኻዊ ደረጃ ማእከል ንግድን ቴክኖሎጂን ምህዞን ኢንዱስትሪን እያ ትፍለጥ ነዛ ኣብ ዓለም ዘሎ ቴክኖሎጂ እትገልጽን ኣብ ዘመነ ሰብ ሰርሖ ዝተውዕሎ ብዛዕባ ሓልዮት ደቂ ሰባት እትጽውዕ ጽሕፍትን እንታይ ምላሽ ኢኹም እትህቡ ኣብ ቺካጎ ዝተዋህበ ናይ መጀመርታ ጸብጻባት ዜና ኣብ ምላሽ ተምሃሮ መንበረ ጥበብ ዘተኮረ እዩ ነይሩ እዚ ሓድሽ ቴክኖሎጂ እዚ ኣብ መጻኢኦም ዓሚቝ ሳዕቤን ስለ ዘለዎ ድማ ተጠንቂቕና ክንሰምዖም ኣለና ካብቶም ቃለ ምሕቲ ዝተገብረሎም ተምሃሮ ንቅዱስ ኣቦና ኣዝዮም ኣመስጊኖምዎ ነታ ሰነት ከንብብዋ ድማ ሓያል ተገዳስነት ኣርእዮም ኣለዉ ክብሉ መሊሶም ካብቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝጠቐስዎ ነገራት ኣየናይ እዩ ዝያዳ ዘተሓሳሰበኩም ኣብ ሰበኻኹም ዘለዉ ሰባት ካብኡ ክርሕቁ ኣለዎም እትብልዎ ኸ እንታይ እዩ እዛ ሰነት እዚኣ ንብምሉ ማሕበራዊ ዓንቀጽ እምነት ቤተ

0: ክርስቲያን ከነንብበሉ እንቅል ሐዲሽ መነጽር ትህበና አቡና ሪሰሊካኖ ጳጳሳት ነዚ አብ ቀዳማይ ምዕራፍ ብንጹር ገሊጾሞ አለው አቡ ድማ ካብሪሰሊካኖ ጳጳሳት ሊዮን መበል 13 ሰዓት ሒዞም ብዛዕባ ተበግሶታት አርእስተሊካኖ ጳጳሳት ዘደንቅ ገምጋም አቅሪቦም አለው ሪሰሊካኖ ጳጳሳት ሊዮን መበል 14 እዛ አንቀጽ እምነት ቤተ ክርስቲያን ደአንበር ካቶሊካውያን ክቅበልዎ ወይ ዕሽሽ ክብልዎ ዝመርፅዎ ትምህርቲ ጥራይ ከም ዘይኮነ ብንጹር ገሊጾሞ አለው ክብሉ ገሊጾም ብዛዕባ ታሪክ ሰሊቃና ጳጳሳት ሊዮን መበል 13 ዘውፅዋ ሓደሽቲ ነገራት እትብል ዓዋዲት መልእኽቲ ብምሕሳብ ብተደጋጋሚ ዝጠቕስዋ ብምርኣይ እቲ ዲጂታላዊ ለውጢ ብስፍሓቱን ጽልውኡን ምስ ኢንዱስትርያዊ ለውጢ ክወዳደር ይኽእል ድዩ እትብል እያ ዘመሳስሎም ነገራት ኣሎ ኣገደስቲ ፍልልያት እውን ኣለዎም እዚ ሓድሽ ቴክኖሎጂ እዚ ነቲ ናይ ምቁፅጻር ክእለትና ክበልጾ ዝኽእል ዓቕሚ ኣለዎ ሪሰሊካኖ ጳጳሳት ከዓ ነዚ ህሞት እዚ ብህሱስ ንኽንጥንቀቐሉ ናይ ምንቅቃሕ ጻውዒት ይህቡና ኣለው ክብሉ መሊሶም
1: እዚ ዜና ቫቲካን እዩ ኣብ ወርሒ ሓምለ 2025 ዓመተ ምሕረት ፈላማ ዝተኸተመ ስምምዕ ቅድስቲ መንበርን ኢጣልያን ኣብ ከባቢ ሳንታ ማርያ ዲ ጋሌራ ቫቲካን ንትምህርቲ ፀዓቲ ፀሓይን ሕርሻን ኣብ ሓደ መሬት ዘጣምረ ሓድሽ ስርዓት ንምህናፅ ኣብ ግብሪ ክውዕል ከም ዝጀመረን እትውጥን ንሃገረ ቫቲካን ተሓዳሲ ፀዓት ንምቕራብ ዝዓለመ እውን ምዃኑ ዜና ቫቲካን ኣፍሊጡ ሓሙስ 28 ግንቦት ዝወፅ መግለፂ እቲ ዝሓለፈ ዓመት ኢጣልያን ቅድስቲ መንበርን ኣብ ወፃኢ ሮማ ኣብ ዝርከብ ብግዳማዊ ግዝኣት ቫቲካን ኢጣልያ ልኡከ መንግስቲ ቤት ፅሕፈት ልኡከ መንግስቲ ኢጣልያ ፍራንቸስኮ ዲ ኒቶን ኣብ ቅድስቲ መንበሯ ነፅሓፍ ርክባት ምስ ሃገራትን ኣህጉራውያን ውድባትን ሊቀጳጳሳት ፖል ሪቻርድ ጋላገርን ነቲ ስምምዕ ከም ዝኸተምዎን እዚ ዝተኸተመ ስምምዕ እዚ ካብ 27 ግንቦት ኣብ ትሕቲ ዓንቀፅ 5 ናይቲ ስምምዕ ኣተገባብራ ብወግዒ ኣብ ግብሪ ክውዕል ምዃኑ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ የረጋግፅ ሓደ ዓመት ኣብ ዘይመለ ጊዜ ዕለት 19 ሰነ 2025 ዓመተ ምሕረት ሪሰሊካኖ ጳጳሳት ሊዮን መንበር 14 ኣብቲ ኣብ ወፃኢ ከተማ ሮማ ኣብ ዝርከብ ግዳማዊ ግዛኣት ሃገረ ቫቲካን ማርያ ሳንታ ማርያ ዲ ጋሌርያ ኣብ ዝገበርዎ ምብፃሕ ንትምህርቲ ፀዓት ፀሓይን ሕርሻን ኣብ ሓደ መሬት ዘጣምር ሓደሽ ስርዓት መተግበር ተባሂሉ እተዳለወ ቦታ ብቐርባ ክምልከቱ ኣጋጣሚ ከም ዝኾኖም እዚ ቦታ ዝዘደንቕ ኣጋጣሚ ከምኡ እውን ንጹር ተፋይነት ቤተ ክርስቲያንን ዓለም ኣዝዩ ኣገዳሲ ኣብነት ምዃኑ እውን ከም ዘጉልሑን ድሕሪኡ ብዛዕባ ሳዕቤን ለውጢ ከባቢ ኣየር ኩላትና ከም እንፈልጦ ከምኡ እውን ከምቲ ሪሰሊካኖ ጳጳሳት ፍራንቸስኮ ብንጹር ዝመሃርዎ ንመላእ ዓለም ንኹሉ ፍጥረትን ክንከናኸን ከም ዘሎና ዘጉልሕ እዩ ከም ዝበሉ ዜና ቫቲካን የዘኻኽር ብብልሕታውን መዋቅራውን ኣረኣእያ ኣብ ዝሓለፈ ዓመት ኣብ ወርሒ ሓምለ ክታም ኣብ ናይ መንባር ስነ ስርዓት ዝወፀ መግለፂ እቲ ናይ ምሕዳስ ፀዓት ብመሰረት ህሉ ኩነታት ስነ ፍልጠትን እደ ጥበብን ንመሬት ዝለዓለ ኣኽብሮት ዘረጋግፅን ንሕርሻ ኣጠቃቅማ ሓመድ ንምዕቃብ ሸቶታት ብዝበለፀ ዝሰማማዕን መፍትሕታት ኣብ ግብሪ ንምውዓል ዝዓለመ ምዃኑ ዜና ቫቲካን እንከመላኽት ስነ ምድራዊ ዑደት ማይ ናይቲ ከባቢ ምዕቃብ ብእተኸኣለ መጠን ንኣከባብያዊ ጽልዋታት ምንካይ ከምኡ እውን ባህላውን ስነ ጥንታውን መልክዓ ምድርን ውርሻታት ንምዕቃብ ውሕስነት ንምሃብ ዘበቅዐ ምዃኑ የብርህ ኣብ መንጎ ሕብረት መንግስታት ኣሜሪካን ኢራንን ዘሎ ግጭት ናብ ራብዓይ ወርሑ ኣብ ዝኣትሉ ዘሎ እዋን ሰራዊት እስራኤል ኣብ ሊባኖስ ኣብ ልዕሊ ሂዝቦላህ ዝያዳ መጥቃዕቲ ብምክያድ ብዓሰርተታት ዝቕፅሩ ሰባት ብምቕታልን ነቲ ሰብኣዊ ቅልውላው እናዓመቐ ክኸይድ ይገብር ምህላው ይንገር እስራኤል ዕለት 28 ግንቦት ኣብ ደቡባዊ ሊባኖስ ንትሕተ ቅርፂ ሂዝቦላህ ዒላማ ዝገበረ ተኸታታሊ መጥቃዕቲ ከም ዝፈፀመትን እዚ መጥቃዕቲ ሓይልታት ምክልኻል እስራኤል ክትሩ ሓይሊ ብምጥቃም መጥቃዕቲ ክፍፅሙ ምዃኖም ንናበርቲ ናይቲ ከባቢ ናብ ሰሜን ሩባ ዛሕራኒ ክግዕዙ ዝሃቦ መጠንቀቅታታት ድሕሪ ሓደ መዓልቲ ፀኒሑ ዝተፈፀመ ምዃኑ ክፍለጥ እንከሎ ካብ ሚያዝያ 17 ደው ምባል ተኽሲ እቲ ዝዓበየ ነበርቲ ናይ ምውፃእ ትእዛዝ እውን ምዃኑን እስራኤልን ሂዝቦላሕን ብተደጋጋሚ ጥሕሰት ዕርቂ ብምፍጻም ንናሓድሕዶም ይካሰሱ ከም ዘለውን ኣብ መላእ ሊባኖስ ድሕሪ እቲ ዕለት 2 መጋቢት ዝጀመረ ምብራኽ ውጥረትን ግጭትን ኣስታተ 1,000,000 ሰባት ከም እተመዛበሉ እዩ ዝንገር ሚኒስትሪ ጥዕና ሊባኖስ እውን ብወገኑ እቲ ኩናት ካብ ዝጅምር ብውሕዱ 3213

ባተት ከም ዝማቱ ቦዋግዒ ከም ዘፍለጠን ውድብ ጥዕና ዓለም ኣብ ልዕሊ ስራሕትናት ጥዕና መሳለጢያታትን 169 መጥቃዕትታት ከም ዝፈፀመን 116 ሰባት ከም ዝሞቱን የረጋግፅ። እስራኤል ኣብ ተመሳሳሊ እዋን ኣብ ክልቲኡ ሸነኽ ዶብ 23 ወታደራትን 4 ሰላማውያን ሰባት ከም ዝተቃትሉ ትሕብር። እዚ ከምዚ ኢሉ እንከሎ ግጭት ኣሜሪካን ኢራንን ናብ ራብዓይ ወርሑ ኣብ ዘብለሉ ዘሎ ኦዋን እስላማዊ ሓለዋ ሰውረ ኢራን ሕቡራት መንግስታት ኣሜሪካ ኣብ ልዕሊ ደቡባዊ ኢራን ድሕሪ ዘካየደቶ ሓድሽ መጥቃዕቲ ቦታ ከይገለፀ ኣብቲ ዞባ ንዝርከብ መደበር ኣየር ሕቡራት መንግስታት ኣሜሪካ ዒላማ ከም ዝገበረ ክሕብር እንከሎ፣ እንተኾነ ግን ኩዌት መደበር ኣሜሪካ እተእንግድ ሚሳይላትን ሰብ ኣልቦነፈርትን ከም ዝዓገተት ትገልጽ። ኣቐዲሙ ሰራዊት ሕቡራት መንግስታት ኣሜሪካ ሰብ ኣልቦነፈርቲ ኢራን ኣብ ልዕሊ መፃብቦ ሆርሙዝ ከም ዘውደቐን ንወታ ድራው ቦታ ከም ዝሓረመን ኣፍሊጡ ከም ዝነበረን መንግስቲ ሕቡራት መንግስታት ኣሜሪካ እቲ ዳሕረዋይ ደብዳባት ንመሰል ርእሰ ምክልኻል ዝተፈፀመን ኣብ ውሽጢ 3 መዓልትታት ንኻልኣይ ግዜ ዝተወስደ ስጉምቲ እዩ ይብል። እዚ ዳግማይ ተፃበኦታት እዚ ነቲ ኣብ ሕቡራት መንግስታት ኣሜሪካን ኢራንን ዝተበፅሐ ስንኩፍ ስምምዕ ተኽስሎ ምባል ኣብ ሓደጋ የእቱ ከም ዘሎ ይንገር። ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንረኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ሎም ዕለት 30 ግንቦት 2026 ዓመተ ምሕረት መደብ ፈነወና ርሰሊቃነ ጳጳሳት ሊመንበር 14 22 ነሓሰ ናብ ሪፓብሊክ ሳማሪኖ ክበፅሑ መደብ ከም ዘለዎም ርሰሊቃነ ጳጳሳት ሊዮን ምስ ናይ ካናዳ መራሒ መንግስቲ ብስልኪ ከም እተራኸቡን ርሰሊቃነ ጳጳሳት ሊመንበር 14 ኣብ ቫቲካን ብዛዕባ ጥዕና ኣእምሮን ትምህርትን ስነ ኣሕዛዊ ዕደ ጥበብን ኣማኪሉ ኣብ ዝተካየደ ዓውደ ጉባኤ ተጋባእያን ተቐቢሎም ዘስምዖም መደረ ናይ ቅድስቲ መምህራንና ፀሓፊ ካርዲናል ፓሮሊን ኣብቲ ብዛዕባ ኣእምሮ ትምህርትን ስነ ኣሕዛዊ ዕደ ጥበብን ኣማኪሉ ኣብ ዝተካየደ ዓውደ ጉባኤ ዘስምዖም መደረ ናይ ኒውዮርክ ሊቀ ጳጳሳት ሮናልድ ሂክስ ነቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝለገስዎ ናይ መጀመርታ ጉሩም ሰብኣውነት ዘርእስተዓወደ መልእኽቲ ኣማኪሎም ዜና ቫቲካን ዘካይዶ ቃለ ማሕትት ኣብ ዝምልክቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ስዒቡ እውን ብናኸም ጳውሎስ ዝቐርብ መደብ መንእሰያት ክህልወና ምዃኑ ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካና ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሕኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዕለት 22 ነሓሰ ናብ ሰሜናዊ ኢጣልያ ከተማ ሪሚኒ ቅድሚ ምኻዶም ናብ ሪፓብሊካዊት ሳማሪኖ እውን ክበፅሑ መደብ ከም ዘለዎም ናይ ቅድስቲ መንበር ዜናን ክፍል ማሕተሙን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሰንበት ዕለት 22 ነሓሰ ንጎሆ ናብ ሪፓብሊካዊት ሳማሪኖ ክበፅሑ ምዃኖም ቤት ፅሕፈት ህያንተ ቤተ ጳጳስ ሓሙስ ዕለት 28 ግንቦት ከም ዝሓበረ ናይ ቅድስቲ መንበር ዜናን ክፍል ማሕተምን መግለፂ ኣፍሊጡ። ኣብ ዝቕፅሉ ኣዋርሕ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መበል 47 ሕዳም ዓውደ ኣኼባ ምሕዝነት ህዝብታት ንምስታፍ ኣብ መላእ ኢጣልያ ሓያሉ ግስነታዊ ዑደት ከካይዱ ከም ዝኾኑን ኣብ ሰሜናዊ ኢጣልያ ዞባ ኤሚልያ ሮማኛ ኣብ እትርከብ ከተማ ሪሚኒ ቀዳም ዕለት 22 ነሓሰ ክበፅሑ ምዃኖም የረጋግፅ። ርእሰ ሊቃነ ጳጳሳት ናይቶም ቅድሚ ሕጂ ናይ ሪፓብሊካዊት ሳማሪኖ መራሕቲ ሃገር ሪፓብሊክ ዝነበሩ ማቴዮ ሮሲን ሎረንሶ ቡግሊን ዘቕረብሎም ዕድመ መሰረት ዘካይድዎ ምብፃሕ ከም ዝኾነ ናይ ቅድስቲ መንበር ዜናን ክፍል ማሕተሙን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 መራሒ መንግስቲ ካናዳን ብዛዕባ ርእሰ ሊቃነ ጳጳሳት ኣብ ቀረባ እዋን ወቅዓዊ ዝገበርዋ ናይ መጀመርታ ዓውዲት መልእኽቲ ከምኡ እውን ኣብ መንጎ ህዝብታት ብፍላይ ድማ ኣብ ማእከላይ ምብራቅን ዩክሬንን ዝግበር ፃዕርታት ሰላምን ካልኦት ናይ ሓባር ተገዳስነት ዘለዎም ኣርእስታትን ኣማእኪሎም ብስልኪ ኣብ ዘካይድዎ ርክበ ከም እተመያየቱ ናይ ቅድስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ኣብ መንጎ ርእሰ ሊቃነ ጳጳሳት ሊዮን መበል 14 መራሒ መንግስቲ ካናዳ ማርክ ካርኒን ዕለት 29 ግንቦት ሕረቀትሪ ብምክንያት ናይ ሕትመት ጉሩም ሰብኣውነት ዘርስተዓሊት መልእኽቲ ኣብ ዝተካየደ ናይ ስልክ ርክብ ብመሰረት መግለፂ ቤት ፅሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ሰብ ሰርሖ ኣስተውዕሎ ብስነ ምግባራዊ ኣረኣእያን ሰብ ብማእከል ብዝገበረ ኣገባብን ምምዕባል ዘለዎ ኣገዳስነት ከም ዝዘተዩ ዝሓበረ ዜና ቫቲካን ኣስዒቡ። ኣብቲ ዝተካየደ ናይ ስልክ ርክብ ብደረጃ ዞባውን ኣህጉራውን ሓድሕዳዊ ተገዳስነት ዘለዎም ሕቶታት ብፍላይ ድማ ኣብ ማእከላይ ምብራቕን ኣብ ዩክራይንን ሰላም ኣብ ምድንፋዕ ዝግበር ፃዕርታት ኣማእኪሎም ሓሳብ ብንሓሳብ ከም ተለዋወጡ ኣፍሊጡ። መራሒ መንግስቲ ካናዳ ማርክ ካርኒ ምስ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ቅዱስነቶም ተኸታሊ ቅዱስ ጴጥሮስ ኮይኖም ምስተሓረዩ ዕለት 18 ግንቦት 2025 ዓመተ ምሕረት ናይ ተኸታሊ ቅዱስ ጴጥሮስ ኣገልግሎቶም ብወግዕ ንምብጋስ ኣብ ዝዕርጉ ምሳተ ቅዳሴ ንፈለማ ግዜ ከም ተራኸቡ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ቫቲካን ብዛዕባ ጥዕና ኣእምሮን ትምህርትን ስነ ኣሕዛዊ ዕደ ጥበብ ማእኪሎ ኣብ ዝተካየደ ዓውደ ጉባኤ ተጋባእያን ተቐቢሎም ኣብ ዘስምዖ ቃለ ምዕዳን መንእሰያት ስቑታ ንርክብን ንሰገርነት ክፉትነትን ዳግማይ ንምርካብ ሓገዝ ከም ዘድልዮም የጉልሑ። ኣብ መዋዕል ስነ ኣሕዛዊ ሰውራ መንእሰያት ምምሃር ሓደ ካብቲ ዓበይቲ ብድሆታት ዘመና ምዃኑ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዕለት 30 ግንቦት ምስ ተሳተፍቲ ዓውደ ኣኼባ ትምህርትን ስነ ፍልጠትን ባህልን መልክዓ ምድሪ ተስፋ ንዞብዓዊ ትምህርታዊ ዝክረ ነገር ጥዕና ኣእምሮ ስነ ኣሃዛዊ ዕደ ጥበብን ትምህርትን ዕለት 30 ግንቦት ከም እተራኸቡን ኣብቲ ኣኼባ ካብ ሃገራት ላቲን ኣሜሪካ ዝመፁ ክኢላታት ምሁራትን ሚኒስትራትን ኣብ ሓደ ዘራኸበ ብናይ ቅዱስ መንበር ጉዳያት ባህልን ትምህርትን ዝሓሊ ላዕለዋይ ቤት ፅሕፈት ከምኡ እውን ጳጳሳዊ ሽማግለ ላቲን ኣሜሪካን ምስ ውድብ ሃገራት ኢቤሮ ኣሜሪካን ብምትሕብባር ኣብ ዝተዳለወ ዓውደ ጉባኤ ተጋባእያን ተቐቢሎም ኣብ ዘስ سمعوا مدارا نلاتين أمريكا ظلوا مفقر بمذكار بحلاوي بإيد زسرح نايتا أهجور البسات النحاسبو زي على باتات زي بزوح فتلين هياو حبرتاتون نتقرص المفطار حرف فتلي أقول لكم زيكونا زرئي إيو بيلوم نفس وقف فتلين نفس وقف حبرن ترقمو أبوش تزعبين الفتراي إيو زراكب كم زبالو زينا فاتيكان أفليتو كدوسنا طوم تمهرتين غزا رأسو كم هنسات التقللو الكأسبات زيكوناس كم ناي حبرات ناي مقداس سنت ببتاقيرو داق مايك الرأيت أوعيد أقريبوم لكع كم تتنتاويان حزبتات نتي تشفراكو أخبتي كم ببو ناب السماي زتمتو لوم زلو سبات اون أعنتم العلوم كلاتنا ناي حد سبعو صدرابيت مخانا نخنقن زاب زخيل عالم لخاو تمهرتاوي كوا أخبتي كهانتو زي تتعوع مخانا ماستبهيلوم زي الرأي زي نتي بسنة حكمناوي ويقبرعوي الرأي تراي كقرب زي كألناي أمروت عنا قلدين مفتح أدلاي مخان قليصهم نتحادي كابتي أبزي قزينا زلو زعبي عينة دخنت مالت وشتاوي أقاو ما مدفع ملاش محب مالت إبيلوم بزحة من أسيات أزيو التراك مقابريات تكرخ بزخ لوكان تخونو نهيوتو من تصفع من فقرو من سقايو من ترقو من محب قن يك عالسو كمزيز عمسالك نتات بفلعي أبزا ناب كلتافن برتعو مفحفة التدفاف جنكات فرحي ودكات كومؤون مدن قارات زمدس عالم سنة أمراوي تأفافنات يرئي كم زبالو زينا فاتيكان يحبر رساليك أنا باباسات الليون داك سبات ترقوم كرخبو مزباقحو ملو بملو كنابرون وشتاوي تأفافنات كبدهون كم زغلو أسميرهم حدا سب هيوتو واقع كم زلوو كم زفتو زبايو كم زلوو أب عالم تلوخو كم زلوو مزفلت شعو تصفع داك ماي يولد تصفع مالت قرهم تلار زيكونا سوالا اون أب عزيز انكرهم موتاتن هيوت زاقاتل منفساو حيلي إي بزو مخنيات من أساعات كاب قزع رأسو من كاب كالو أوتن كاب وشتاوي هيوتو من بمبتاخ مسسنا أحزاوي مربابات زفترو متأسسار أخول كم زيكونا تنقيقهم من أساعات سقطا أستنتنو حتون عي محتاط كألات عمقات زمدناتاتن نساقرنات كفوتنتن داقماين خراقبو محقاز يدلي كم زبالو زينا فاتيكان أفليتو رسالي كان باباسات لين مبل عصر تربعة نابتي بزوحات حبراوي فتلتات حادة سلو ما على بعض فتر مسلي ملس بيلعم نهزباو تكالات أبيات تمهرتي من عبر تطبب أبايت الصدرة حيمانتو محبر سبعتن علامات بحلن ركبن بحبار كسرحو عديمم أبزناي سنة أهزاو مسققار زمان زي سبعت برحان كخونو يسعو عبو فلاي نمان سيات بيلعم اتزاد لحدش بحلاوي وهدات كحن زخيل رائتات إيو أتحسا سبعن هوت نزت عمر مستنتانن تقبارن مصدقاتات حدنتن ترقوم مضلعين نتي عميق سبع ورشا تمهرتي كأكب زخل رائتات انكبلو تسمعو مادرة كم زازمو زينا فاتيكان أفليتو
1: وانا صحف قدس منبر كاردينال بيترو بارولين فاتيكان أبستخيد عودة مصنعتي بزعب أمروت أنان ديجيتالاو تكنولوجين تمرتن مجلسي هيبوم إبرتسب نمان سيات كل عينة مقابريتات كم زهبوم جنكا علامة زي بلو مخانو كريتهم غليسهم بسو كاردينال بيترو بارولين نتي نمان سيات زتك عزلو قلولاو أمروت أنان مواقراو قبر ملس زحاتت هسوس كونتات كبلو بمقلاس نايلو محبرت أسب مبزحتو قزيان منسيات كل عينة مسارحتاتن من قدتاتن يقرب اللوم الاماقن ايهوا من يكبلو قليسهم وانا صحف قدس منبر نزم قلس الزي عبتيا فاتيكان عبكازينا بيوس راب اي عبستخيادي كارتاتات تسفا نزوباوي تمرتاو مدب عمراو تعنا ديجيتالاو تكنولوجين تمهرتن تسمية احقراو على زهبو ايو عبتو على منيسرات مرتن مهراتن أهجراوين كإلاتاتن ترخيبهم نيروم بسو كاردينال بارولين تمهرتين كل مدايوي سباو حبيتن سلاماو بحبار منبارن نمحبراو فتحن عندو كينو يقتل كم زلو قليسهم انتخونجن نايلومي سرعات تمرتي حدست بدواتات يقاتمو كم زلو تقيسهم كابزياتهم دما ملو سباو كرسم هناس محبراون سمعيتاون عبيت نطوم ابتعفاف كونتات زلو مكل خالن ديجيتالاوي تكنولوجيتات بحلافنت متك كام زبلو يركبوهم زب الدواتات الزي بزتقافة فلس بقمتتات كفتح كم زيكيل بمتقاس ودوبن نوحيوان زسنح متحب بارن كم زد ليو قليسهم نتيري سليكانو باسات فرانشيسكوس عبكلتشين عصر تتشعات الزجمرو حلم لقاوس ممعتمرت بمزكار دما نتاحو النتن سلامن فتحن كم عبل زخيل حلم لقاو تمرتاو تمرت كهلو تسوع ريسليكانو باسات ليون مبل عصر تور بعته عبكرب أوان بزعبات مرتز صحافوه حواريا ويتملغتي تقيسهم ريس ሰሊቃነ ጳጳሳት ሊዮን መበል 14 ዘጉልሕዎ 3 ቀዳምነት ዝሃብዎ ነገራት ድማ ጠቂሶም። ንሳቶም ድማ ውሽጣዊ ህይወት ምክንኻን፣ ሰብ ማእከል ዝገበረ ዲጂታላዊ ባህሊ፣ ከምኡውን ንሰላም ዝዓለመ ትምህርትን እዮም። ናብ ኣእምራዊ ጥዕና ብምትኳር ብዛዕባ መንስያት ዘሎ ሓበሬታ ንጹርን ብብዙሕ መንገድታት ድማ ዘሰክፍን ምዃኑ ገሊጾም። እዚ ድማ ብፍላይ ድሕሪ እቲ ለበዳ ዝመጸ ኮይኑ ኣብ መንጎ ዓበይቲ ቈልዑን መንስያትን ብዝለዓለ ደረጃ ዝርአ ዘሎ ልዑል መጠን ጭንቀትን ጸቕትን ስነ ኣእምራዊ ስቓይን ዘጠቓልል እዩ። እቲ ጉዳይ ንበይኑ ፈሊኻ ዝርአ ዘይኮነ ምስቲ ተዳኺሙ ዘሎ ስርዓተ ጥዕና ተተሓሒዙ ክርአ ከም ዘለዎ ኣጠንቂቖም። ቤተ ክርስቲያን ወትሩ ሰብኣዊ ኣካል ኣብ መንጎ ኣካላትን ኣእምሮን መንፈስን ዘይፈላለ ሓድነት ምዃኑ ትምህር ብምባል ድማ ነዚ ቅጥዕታት ዘየተቃልል ዝኾነ ይኹን ትምህርታዊ ኣገባብ ዘይምሉእ ምዃኑን ንሰብኣዊ ድልየታት ምሉእ ምላሽ ክህብ ከም ዘይክእልን ገሊጾም። ኣብ ክንድኡ ድማ ትምህርቲ ንመንስያት ፍልጠትን ክእለትን ጥራይ ዘይኮነስ ንገዛእ ርእሶም ንኽርድኡን ስምዒታቶም ክቈጻጽሩን ትርጉም ዘለዎ ርክባት ንኽምስርቱን ዕላማ ህይወት እንታይ ምዃኑ ንክረኽቡን መምርሒታት ክህቦም ከም ዘለዎ ገሊጾም። ኣብያተ ትምህርትን ስድራ ቤታትን እውን ኣገዳሲ ግደ ከም ዘለዎም ኣጉሊሖም። ኣብያተ ትምህርቲ ንነፍሲ ወከፍ ተምሃራይ ከም ዝረአን ከም ዝስማዕን ዘሰንዮ ኣካል ከም ዘሎን ኮይኑ ዝስምዖ ቦታ ክኸውን ኣለዎ። ስድራ ቤታት ከዓ ግቡእ ደገፍ ምስ ዝረኽባ ንህፃናትን መንእሰያትን እቲ ዝሓየለ ናይ ተኸላኻልነት ረቋሒ ኮይነን ከም ዝቕጽላ ገሊጾም። ብዛዕባ ዲጂታላዊ ቴክኖሎጂ ኣብ ዝሃብዎ መብርሂ ድማ ብፍላይ ኣብ ከም ኢቤሮ ኣሜሪካ ዝኣመሰሉ ዓበይትን ዝተፈላለዩ ዞባታትን ዘሎ ዘይማዕርነት ኣብ ምንካይ ዘበርክቶ ዘሎ ዓብዪ ትምህርታዊ ዓቕምታቱ መጒሶም። እንተኾነ ግን እኹል ትምህርታዊ መምርሒ ከይሃለወ ኣብ ኤሌክትሮኒካዊ ሃዋህ ካብ መጠን ንላዕሊ ምቅላዕ ኣቃልቦ ብምክፍፋልን ጽግዕተኛ ቴክኖሎጂ ብምግባርን ብሳይበራዊ ምፍርራሕን ብማሕበራዊ ተነጽሎን ብጐዳኢ ዝኾነ ትሕዝቶን ንኣእምራዊ ጥዕና መንእሰያት ኣሉታዊ ጽልዋ ክህልዎ ከም ዝኽእል ኣጠንቂቖም። እቲ ብድሆ ንቴክኖሎጂ ምቕባል ወይ ምንጻግ ዘይኮነስ ከመይ ጌርካ ከም እተመሓድሮ እዩ ብምባል ድማ ቴክኒካዊ ክእለት ምስ ማሕበራውን ስምዒታውን ቅርጺ ዘጣመረ ዲጂታላዊ ትምህርቲ ክወሃብ ጻውዒት ኣቕሪቦም። ምስቲ ዘሎ ካልእ ቅልውላው እቲ ዝዓበየ ቅልውላው ትርጉም ህይወት ዘይምፍላጥ እዩ ክብሉ እውን ኣተሓሳሲቦም። ብዙሓት መንእሰያት ሓበሬታ ወይ ዕድላት ስለ ዘይብሎም ዘይኮነስ ንህይወቶምን ተስፋኦምን ክርድእዎ ዝኽእሉ ትርጉም ዘለዎ ከባቢ ስለ ዘይብሎም ተስፋ ከም ዝቈርጹ ገሊጾም። ንመንእሰያት ኩሉ ዓይነት መጋበሪታት ዝህብ ግና ከዕላማ ዘይብሉ፣ ኩሉ ዓይነት መራኸቢታት ዘዳሉ ግና ናይ ሓቂ ዝምድና ዘይፈጥር፣ ኩሉ ዓይነት መልስታት ዝህብ ግና መሰረታዊ ሕቶታት ዘይሓትት ሕብረተሰብ ኣብ መወዳእታ ንመንእሰያት ዘጥፍእ ሕብረተሰብ ይክብሉ እውን ገሊጾም። መወዳእታ መንግስታት ንኣእምራዊ ጥዕና መንእሰያት ከም ቀዳምነት ክርእይዎ ብምጽዋዕ ኣብ ትምህርትን ክንክን ጥዕናን ኣብ ስልጠና መምህራንን ደገፍ ስድራ ቤትን ዝተዋሃደ ወፍሪ ክግበር ኣተሓሳሲቦም። ከምኡ እውን ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብታ ሃዋርያዊት መልእኽቶም ንመምህራን ትምህርቲ ሃይማኖት ናይ ተስፋ መሃዝቲ ክኾኑ ዘቕርብዎ ጻውዒት ብምድጋፍ ትምህርቲ ንመንእሰያት ምሉእን ናጻን ትርጉም ዘለዎ ህይወትን ንኽነብሩ ዘድልዮም መሳርሒታትን ኣርኣያን ክህቦም ከም ዘለዎ ገሊጾም።
0: ናይ ኒውዮርክ ሊቀ ጳጳሳት ሮናልድ ሂክስ ምዝያና ቫቲካን ኣብ ዘካይድዎ ቃለ መሕትት ነቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝለገስዎ ናይ መጀመርታ ግሩም ሰብኣውነት ዓወድ መልእኽቲ ንመጻኢ ወለዶታት ኣድላይን ኣገዳስን ቅኑዕን ጉዳያት ናብ ቅድሚት ዘምጽእ እውን ምዃኑ የጉልሑ። ናይ ኒውዮርክ ሊቀ ጳጳሳት ሮናልድ ሂክስ ድሕሪ እቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ግሩም ሰብኣውነት ብዝብል ኣርእስቲ ዝለገስዎ ናይ መጀመርታ ዓወድ መልእኽቲ ኣማእኪሎም ምዝያና ቫቲካን ኣብ ዝገበሮ ቃለ መሕትት ቅዱስ ኣቦና ኣብ መጀመርታ ዓመት ሕርየቶም ብዛዕባ ሰብ ስርሑ ኣስተውዕሎ ንምዝራብ ዝገበርዎ ውሳነ ዓንጎፋይ ቢሎም ብመቐባልን ብምምስጋንን እቲ ዓወድ መልእኽቲ እዋናዊ ኣገዳሲ ከምኡ እውን ንዝመፅ ወለዶታት ኣድላይ ምዃኑ ብምግላፅ ሰብ ስርሑ ኣስተውዕሎ ብዙሕ ነገራት ክጸልው ምዃኑ ኣፍልጦ ብምሃብ ንርእሰ ሊቃነ ጳጳሳት ሊዮን ንዚ ጉዳይ እዚ ብቐጥታ ማእከል ብምግባር እደ ጥበባዊ ምዕባለ ኣብ ሰብኣዊ ክቡርን ሓባራዊ ርብሓን እተሰረተ ክኸውን በዚ መገዲዚ ድማ ክረጋገፅ ይፅውዑ ሊቀ ጳጳሳት ሄክስ ኣገዳስነት እቲ ርእሰ ሊቃነ ጳጳሳት ልንመበል 14 ዝለገሶ ናይ መጀመርታ ጉሩም ሰብኣውነት ዝርስዖ ድማ ልእኽቲ እንታይ ይመስለኩም ብቐዳምነት ኣዝየ እየ ዘመስግኖም ቅዱስ ኣቦና ኣቃልቦኦም ኣብ ሕርፋን ናይቲ ኣብዛ ዓለም ዝካየድ ዘሎ ናይ ሓቂ ጉዳያት ዝገበሩ ኮይኑ እዩ ዝስምዓኒ ቅዱስ ኣቦና ካብ መጀመርታ ኣትሒዞም ከም ቤተ ክርስቲያን መጠን ኣብ ዓለም ከም እንሳተፍን ኣብ ናይ ሓቂ ተታርቅስታት ከም እንሳተፍን የርእዩ ኣለው እዚ እዋናዊ ጉዳይ እዩ እዚ ኣገዳሲ ጉዳይ እዩ ብዛዕባ ሰብ ሰርሖ ኣስተውዕሎ ከምኡውን እቲ ዝበለፀን ብግቡኡን መገዲ ኣብ ኣጠቃቅማኡ ክዝትዩ ከም ዝደልዩ ዘረጋግፅ እዩ ካብቲ ማዕባለ ክንሕባእ እሞ ከምዘየለ ኣምሲልና ኣብ ምንባር ንኸይንርከብ የተባብዑና እቲ ዘሎ ምዕባለ ህልው እዩ ስለዚ ገለ ስነ ምግባራዊ ምምሕዳር ኣበይ ክህሉ እዩ ገለ ሓባራዊ ሓላፍነት ኣበይ ክህሉ እዩ ሰብ ሰርሖ ኣስተውዕሎ ንሓባራዊ ረብሓ ብኸመይ ከም እንጥቀመሉ እቲ ዘድሊ ምትሕብባር ኣበይ ክህሉ እዩ ስለዚ ንቅዱስ ኣቦና ኣዝየ ከመስግኖም ጥራይ ዘይኮንኩ በዚ ዓወድ መልእኽቲ ዝእውን ኣዝየ እየ ዝሕጎስ ንዓለም ዘድልያ ይመስለኒ ፅቡቕ ተቐባልነት እውን ይረክብ ኣሎ ርእሰ ሊቃነ ጳጳሳት ሊዮን ንእደ ጥበብ ኣይፈርሑን እዮም ብስነ ሕሳብ ብቀዳማይ ናይ ትምህርቲ ማዕረግ ዘመስከሩ እዮም መብዛሕትኡ ግዜ ከም ማእከል ስልጣንን ንግድን እደ ጥበብን ምሕዞን ተገይራ ናይ እትረአ ከተማ ሊቀ ጳጳስ ኢኹም ነዚ ኣብ መዋእል ሰብ ሰርሖ ኣስተውዕሎ ንደቂ ሰብ ንምዕቋብ ዝፅውዓወድ መልእኽቲ እንታይ ግብረ መልስታት ትርእዩ ኣለኹም ብጀካ ብምቕባል ግልፅነትን ተቐባልነትን ምስጋናን እንተዘይኮይኑ ካልእ ኣይሰማዕኩን ኣይረአኹን ኩሉ ሰብ ብዛዕባ ሰብ ሰርሖ ኣስተውዕሎ ዘይርድኦ ብዙሕ ነገራት ከም ዘሎ ቅዱስነቶም ይዛረቡ እዮም ስለዚ ብዛዕባኡ ክንዛረብ ንጀምር ቅዱስ ኣቦና ባዓሎምን ካቶሊካዊት ቤተ ክርስቲያንን ኣብ ማእከል እዚ ሓድሽ ምዕባል እዚ ከም ዘላ ዘነፅር እዩ እቶም ካቶሊካውያን ዘይኮኑ ሰባት እውን ከይተረፉ ብዛዕባ እዛ ዖዲት መልእኽቲ ይዛረቡን ዓብዪ ኣቃልቦ እውን ይህብሉ ኣለው ሰብ ሰርሖ ኣስተውዕሎ ክመርሕ ዲና እንፈቅደሉ ውሕዳት ሰባት ጥራይ ክውንንዎ ዲና እንፈቅድ ወይስ ንረብሓ ዓለምን ፍጥረት ሰብን ክንጥቀመሉ ይግባእ ርእሰ ሊቃነ ጳጳሳት ሊዮን ሰብ ምዃን እንታይ ማለት ምዃኑ ብሓቂ ዘስተንትኑ ብምዃኖም ኣዝዩ ባህ የብለኒ ኣብዛ ኣብ እደ ጥበብ ዝያዳ እተራቀትን እንዓበይት እትኸይዱ ዘሎ ዓለም ከምኡ እውን ሰብ ሰርሖ ኣስተውዕሎን ስጉምቲ ክውሰድ ዘኽእል መገድታትን ኣብዚ መዋእል እዚ ሰብ ምዃን እንታይ ማለት እዩ ዝብሉ ፅቡቅ ሕቶታት ዘቕርብ ይመስለኒ ኣብ መወዳእትኡ ኩላትና ሰባት ስለ ዝኾንና ኩሉ ሰብ ይቕበሎ ኣሎ ኩላትና ኣብዚ መድረክ ዝብ ሓባር ኢና ዘሎና ኩላትና ልብና ሓድነት ክህልዎ ተስፋ እገብር ነዚ ሰብኣዊ ክብረት እዚ ድማ ንኩላትና ከነስፍሖ ንደሊ ካብቲ ርእሰ ሊቃነ ጳጳሳት ሊዮን ኣብቲ ዓውድ መልእኽቲ ዝገለጽዎ ሻቅሎት ኣየናይ እዩ ዝያዳ ንዓኹም ዝትንክፈኩም ኣብ ርእሰ ሰበካኹም ከይተረፈ ሰባት ካብኡ እንታይ ክመሃሩ ይኽእሉ ነቲ ሰነድ ኣብ ዘጉድል ድምፅታት ከነብርዶ ዝድርኽ ፈተና ክጋጥም ይኽእል ኮፊልና ከነንብቦን ብዕምቆት ክንፈልጦን ክንፅልን ክንመያየጥን ከነስተንትኖን ኣድላይ ይመስለኒ ቅዱስ ኣቦና ብቐጥታ ንዓለም ይዛረቡ ከም ዘለዉ እዩ ዝስምዓኒ ሰብ ሰርሖ ኣስተውዕሎ ንዕዳጋ ስራሕ ብኸመይ ከም ዝጸልዎ ኣብኡ ግደ ኣለዎ ንመንእሰያትና ብቐጥታ እዩ ዝትንክፎም እዚ ኣርቅስቲ ሰብ ሰርሖ ኣስተውዕሎ ድማ ኣብ ማእከል ሸቅሎቶምን ብዛዕባ እንታይ ከም ዝሓስቡን እንታይ ከም ዘጨንቆምን መንእሰያት ሕጂን ሓደ ነገር ድየ ዝመሃር ዘለኹ ስራሕ ወይ ከዓ ዝቕፅል 10 ዓመት ዘይህሉ ሞያ ድየ ዘፅንዕ ዘለኹ ዝብል ሕቶታት ኣለዎም ጭንቀት ኣሎ ሻቅሎት ኣሎ ገለ ኣንፈት እውን የናድዩ ኣለው እዚ ዓወድ መልእኽቲ እዚ ንገለ ካብቲ ኣብ ኩሉ ደረጃ ዓድመ ዝርከቡ ሰባት ዘርእይዎ ግብራዊ ጉዳያት ብኸመይ ከም እንፈትሖ እውን ዝሕግዝ ኣዝዩ ግብራዊ መልክዓ ምድሪ ዝህበና ይመስለኒ ሓደስቲ ነገራት ዘርእስቲ ዓወድ መልእኽቲ ክትሓስቡ እንከለኹም ስነ ኣህዛዊ ሰውራ ብመንፅር ዓቐን ፅልዋኡ ምስ ኢንዱስትርያዊ ሰውራ ክወዳደር ከም ዝኽእል ብሓቂ ተኣምኑ ዶ ምስ ሓደስቲ ነገራት ዘርእስቲ ዓወድ መልእኽቲ ቀጥታዊ ርክብ ኣለዎ እዚ ኢንዱስትርያዊ ሰውራ ንመላእ ዓለም ቀይሩ እዩ ንዕዳጋ ስራሕ ብኸመይ ከም ዝቐይሮ ክትሓስብ እንከለኻ ሰባት ኣብቲ ዘሎና ስራሕን ሰብኣዊ ክብረት ክህሉ ድዩ ናብ ብምክሰብ ዝመርሑ ግልያወት ድና ወይስ ሮቦት ክንቅየር ኢና እዚ ነገራት እዚ ኣብ ኢንዱስትርያዊ ሰውራ ክፍታሕ ዝነበሮ ብምዃኑ ድማ ሓደስቲ ነገራት ነዚ ከመይ ንፈትሖን ዝብል ሕቶ ኣንፈት ዝህብ ይኸውን እዚ ግሩም ሰብኣዊ ዘርእስቲ ዓውድ መልእኽቲ ንዓሰርተታት ዓመታት ንዝመፅእ ወለዶታትን ብተመሳሳሊ መገዲ ክጥቀመሉ እዩ ዝብል ግምት ኣሎኒ ስብሰርሖ ኣስተውዕሎ እህሉ ኮይኑ ኣሎ ኩሉ ነገር ድማ ክቐየር እዩ እዚ ድማ ብዙሕ ሕቶታት ንኸነቐርብ ዝድረኸና ምዃኑ ዝብል ግምት ኣሎኒ ንማክሰብ ጥራይ ድዩ ዝድረኽ ወይስ ንማክሰብ ግልያወትን ሮቦትን ጥራይ ከይንኸውን ንሰናይ ደቂ ሰብ እንሪኦ ነገር ክህሉ ድዩ ንናይ ሓባር ረብሓ ብኸመይ ክፀልዎ እዩ ስለዚ ምስ ሓደስቲ ነገራት ዘርእሱ ናይ ርእሰ ሊቃነ ጳጳሳት ልዮን መበል 13 ዓውድ መልእኽቲ ቀጥታዊ ምትእስሳር ኣለዎ እዚ ጉሩም ሰብኣውነት ዘርእሱ ዓውድ መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንብዙሓት ወለዶታት ኣዝዩ ትርጉም ዘለዎ ክኸውን እዩ ዝብል ግምት ኣሎኒ ሊቀ ጳጳሳት ሄግስ ጉሩም ሰብኣውነት ዓውድ መልእኽቲ ማሕበራዊ ትምህርቲ ቤተ ክርስቲያን እዩ ብፍላይ ን ጉስነት ተልእኮ ቤተ ክርስቲያን ኣገዳስነት ዘለዎ ነገር ኣሎ ዶ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ሰነድ በዕሎም ንወግዒ ኣብ ዘቕረብሉ ኣቀራርባ እውን ከይተረፈ ብዛዕባ ሰብ ሰርሖ ኣስተውዕሎ ጥራይ ዘይኮነስ ንሰብኣዊ ሰብ ኣብ ግዜ ሰብ ሰርሖ ኣስተውዕሎ ንምዕቋ ብከም ዝኾነ ብዙሕ ሳዕ ሰሚዒና ኢና እዚ ብኣረኣእያኹም ንሃዋርያዊ ጉስነት ተልእኮ ቤተ ክርስቲያን ብኸመይ ኣገዳስነት ኣለዎ ኣብ መወዳእትኡ ሰብ ምዃን እንታይ ማለት እዩ ንካቶሊካዊት ቤተ ክርስቲያን ከዓ ንዚ ከም ክፍሊ መልእኽትናን ትልእኹናን ጌርና ክንቅበሎ ኢና ሙሉእ ሰብኣውን ሙሉእ መለኮታውን ዝኾነ ኢየሱስ ሙሉእ ብምሉእ ሰብ ክንከውን ይፅዋዓና ምስኡ ኣብ ዘለኣለማዊ ሂወት ክንካፈልን ሂወቱ ኣብ ኩሉ ሂወትና ከነንፀባርቕን ይደልየና እዩ እዚ ዓወድ መልእኽቲ እዚ ምስ እዚ ብቐጥታ እተተሓሓዘ እዩ ንሓድሕድና ብኸመይ ኢና እንቀራረብ ሰብ ምዃን ክበሃል ንከሉ እንታይ ማለት እዩ ኣሕዋትናን ኣሓትናን ኣብ ገጽ ሓድሕድና ብኸመይ ኢና ክንርኢ እንኽእል እዙይ ኩሉ ምስ ሰብኣውነትና ዝተኣሳሰረ እዩ እዚ ድማ ክፍሊ ትምህርቲ ቤተ ክርስቲያንን ክፍሊ ተልእኮ ቤተ ክርስቲያንን እዩ ሰብ ብሰርሖ ኣስተውዕሎ ንዚ ኩሉ ክጸልዎ እዩ ስለዚ ርእሰ ሊቃነ ጳጳሳት ልዮን እቶም ዘተኣሳስርዎም ክልተ መዳያት እዋናውን ኣገዳስን ኣድላይን ኮይኑ እዩ ዝስምዓኒ ንነዊሕ እዋን እውን ኣብ ጥቕሚ ክውዕል እዩ ካልእ ክትውስኽዎ እትደልይዎ እንተሎ ቅዱስ ኣቦና ድሮ ኣብ ሓደ ዓመት ናይ ርእሰ ሊቃነ ጵጵስናኦም እዋን ከምዚ ዝኣመሰለ ዝተሕዝቶን ኣገዳስን ኣድላይን ዝኾነ ቅውም ሓሳብ ኣማእኪሎም ስለ ዝለገሱ ንዓድ መልእኽቲ ከመስግኖም እደሊ ንመርሕነቶም ኣመስግን እቲ ዘተን ገለ ውሳኔታት ናበይ ከም ዝኸይድን ብሃንቀውታ እየ ዝፅበ ዓለም እንታይ ከም እትመስልን ምቕራፅ ይሕግዙ ኣለዉ ነዚ ዝገብርዎ ድማ ከማኡ ካብ ኢየሱስ ዝመፅእ ማሕበራዊ ትምህርቲ ካቶሊክን ተልእኮ ቤተ ክርስቲያንን ኣብ ግምት ብምእታው እዩ ንቅዱስ ኣቦና ኣዘ ኣመስግኖም እንክብሉ ዘካይወ ዓለም ማሕትት ዛዚሞም
2: ሰላም ወሰናይ እዚ ሬድዮ ቫቲካን ኣብ መደብ መንእስያትኩም ዘለኹም ብክርስቶስ ኣሕዋትናሓትን ንሳኹም ዘለኹ ሓውኹም ናኹም ጳውሎስ እየ ንሎም ዓንቲ በዓል ምስ መንፈስ ቅዱስ ዝተኣሳሰር ሕፅር ዝበለ መንፈሳዊ ኣስተንቱን ሒዘልኩም መፅእ ዘለኹ ብሓውና ታድዮስ ሙሉጌታ ካብ ደብረ ፅንሰታ ለማርያም ኣስመራ ዝተሰናድወ ፅሑፍ ድማ ናባኹም መብሎ ኣለኹ ስጋብ መወዳእታ ክተተተለኹም ብፍቕሪ ኣምላኽ ዕድመኩም ኣርእስትና ቤት እንዳ ማሪቆስን ሊድያን ምውፋር መንፈስ ቅዱስ ዝብል እዩ ቅዱስ ትውፊት ከም ዝነግረና ምውራድ መንፈስ ቅዱስ ወይ ድማ በዓል ሓምሳ ኣብ ሃዋርያት ኣብ ከተማ ኢየሩሳሌም ኣብ ቤት ማሪቆስ ወንጌላዊ ከም ዝተፈፀመ እዩ ዝነግርና እዛ ላዕለወይቲ ደርቢ ኣብ ግብረ ሃዋርያት ምዕራፍ 1 ፍቕዲ 13 ተጠቂሳ ዘላ ከመይ ዝተባረኸት ቤት እያ ሃዋርያት ሓቢሮም ፀሎት ብምዝውታር ምስ ኣደ የሱስ ቅድስቲ ማርያም ዘማእከለቶም ከባቢ 120 ዝኾኑ ኣመንቲ ከም ዝነበሩ ሉቃስ ወንጌላዊ ኣብ መፅሓፍ ግብረ ሃዋርያት ይጠቅስ ንኣስታት 9 መዓልታት ከም ቃል ጎይታ ሓይሊ ከይተቐበልኩም ካብ ኢየሩሳሌም ኣይትውፁ ስለ ዝተባሃሉ እሙናት ኮይኖም ድሕሪ ምፅላይ ከዓ እንሆ ታሪክ ሂወት ዓለምን መጻኢ ወለዶታትን ከም ምኽሪ ኣምላኽ ንክልወጥ ምኽንያት ዝኾነ ፍጻሜ ተኸስተ ብመንፈሱን ብኦኦምን ኣቢሉ እምነት ክርስትና ኣብ መላእ ዓለም ኣስፋሕፊሑ ከዓ ይርከብ ኣሎ ሕጂ እውን ፀጋ ጥምቀት ተቐቢልና ኣብ ቁምስናና ክንህሉ ካብ ዝገበረ ኣገራሚ ነገር እዛ መዓልቲ ምውራድ መንፈስ ቅዱስ እያ በቃ ቤተ ክርስቲያን ድሕሪ ምፍሳስ ደምን ማይን ኣብ መስቀል ቀራንዮን በዓል 50 ተወሊዳ ከተክረሉ ዝደለኹም በኣር ብዛዕባ እዛን ታሪክ ዓለም ክልወጥ ምኽንያት ዝገበረት ዓባይ ፍጻሜ ዝተፈፀመላ ዕውት ቤት ቤት ቅዱስ ማሪቆስ ወንጌላዊ እያ ቤትና ንጸሎትን ብዘየቋርፅ ዘተን ዕላልን ቃል እግዚኣብሔርን ዝውረየላ ቤት ክትከውን ምስ እንፈቱሲ እንታይ ሓዲስ ታሪክ ምተፈጥረ ብፍቕሪ ጎይታን መድሓናን የሱስ ክርስቶስ ተደሪኽናኸ ከምቲ ኣብ ካልኣይ ቆሮንጦስ ምዕራፍ 5 ክፍል 14-15 ዝነገርና ቤትና ቤት ጸሎትን ምስጋናን ክንገብራስ እቲ ኣተሓሳስባና ክልውጥ ዝከኣሎ ኣብ ፍቓድ ኣምላኽ ንክንነብር ዝገብረና እምነትና ከም ዝዓቢ ዝገብር ከምቲ ኣብ ሮሜ ምዕራፍ 12 ተጻሒፉ ዘሎ ቃሉ ክንቀባበሎ ስሙ ከም ዝለዓልን ዝገነንን ዘይንገብረሉ ምኽንያት ከ እንታይ ምሃለዎ بيت قدس ماريقوس ونجلاوي ابتي كبيد وان مالت دحر ارغت قويتنا يسوس نتي كقات امزخيل زنبرا حدقا ما اسرتن سدتن حوارياتن تختلتن تحيسا نحواراو تقلوتن متخابن قبزنا بزي بالله فقري قدم لسبقات بيتيا قمسنانا مو فقر اكزيابير زرعي اللان تامراتاوي ناي ونجل حيلي زفت املان اتخون بتوم حق انياتات سدرا بيتاتيا بزي نحسيا ننفسي زحت تحطون بار قال املاخ ابيتك سبخ بيت صلوت قاون يقرأ مبهان زوترو أمس قاني تندم تكزيابير تسمع تسنة بالبيت كهانز تبعات بزيف رح تتبع وساني قالوك فدوه ونابلكو دقاس زخل حتو محداتي ولاكوا عبيتنا نعلم كنلوت انت زيبلنا نابس درابيتنا كبوت حنزو متعقايشن بيت زمدنقن زهان تنز بدهن حدوتات زمن لسلو بيت متسنع عن عرفت المنفس أقول له تنكوين أخدر كبسي حبرتن ستافين أبو أد مسك زي أبير تفترو طعم أزاي بخميد آخر مسكرولون ونجيل كنسفحنينا موت كان كدسة تنسى إخانة بسرع لنا إلنا أبمسوات قداسي إن من لسو ناي أواجك عال انتاي كونيو فج أو زبل تراي ويكا كتمك قابلون كتعرفو لتراي زتواهبنا معرف أقايش جيرنا نبيتنا كموت عري سورنا المنفس كدس كم أجوم قاشا تراي زي كونس كم وانا قزا وان حدارنا قويتا هيوتنا بمقوار لألنا بلنايو بزعبا يوسوس المدحانو نزر عربو لنا واقع عالود ماريح نتو دم ما حرر نبالو عبن قبرو سانيتاتن مدباتن بخفيل زيكونس بملقات ملكي بمحاب كبرن حبو نايلوت اي ناي محداس متسننا قرون مخري زيقلات اللا بيتنا بيت برخت منفس كدوس المقوارة سير حيلنا نتعاد قولو ورن زيناتات عالمن مسيساي اقواريطا بقال بسرات ونجيل بحاقوس مسكان كتب زوسنة تدرى بيتنا هنت اكزي ابير بخبرز العلو البيت مس ان هنت بدك انا اخن حقو سنباحك ولنان كابن دق دق نبيتهم زنافق ولد مركب عبي تقاي ازرع بقبري تمكح تخان جوقان زخونة تغاط البحري ابون عدن زمت زيكونة بمسارت قال اكزي ابير زكايت سرعات مزهولي افي سوم عراف قلتها فالتشعات سبك انتاكي قبرن بزب القرات قساني جاكينا مسارت بيتنا كم زروابيل امنا خورنا مالت امنا معازن يسوس كريستوس كم تقابت متذكرات مرافع الوقت خفاق لشو دوشو اسكاب شو وقت زلو ننبر مس وقتي كحتن ناي زقرم قنع كونا نكبر الاماي كريستانانا كبور ناي دم واقعات خفيل وامو نازي بمن تسعر مس وقتنا اوه اي كقرمنا ناي زل عالم زطريلنا كبري النار انا بقيتانان بصنعتن حيلو نبرت من يفلت بيتنا موفار منفس قدس بمخان مدهاني سدرابيتاتن كابو حلف بزبلون مدهاني تكباب الحبرة السبن علمن يدك أمن لا يخون بارفقران حوات زيابير باركم سسناي
0: كبراتنا كبران سمعتنا سلام كتتالكم نمسكن ناي لومي مدى بفنوانا أبزي الزازم أبنيت محمد بفنوك سابن الراقب بدحان سلام تنحو يتبارك يسوع كريستوس لاوليتور يسوع كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርባ። ናይ ሎም ዕለት 30 ግንቦት 2016 ዓመተ ምሕረት መደብ ፈነወና ርሰሊቃነ ጳጳሳት ሊመንበር 14 ዕለት 22 ነሓሰ ናብ ሪፓብሊክ ሳማሪኖ ክበፅሑ መደብ ከም ዘለዎም ርሰሊቃነ ጳጳሳት ሊዮን ምስ ናይ ካናዳ መራሒ መንግስቲ ብስልኪ ከም እተራኸቡን ርሰሊቃነ ጳጳሳት ሊመንበር 14 ኣብ ቫቲካን ብዛዕባ ጥዕና ኣእምሮን ትምህርትን ስነ ኣሕዛዊ እደ ጥበብን ኣማኪሉ ኣብ ዝተኻየደ ዓውደ ጉባኤ ተጋባእያን ተቐቢሎም ዘስምዖም መደረ ናይ ቅድስቲ መምህራን ፀሓፊ ካርዲናል ፓሮሊን ኣብቲ ብዛዕባ ኣእምሮን ትምህርትን ስነ ኣሕዛዊ እደ ጥበብን ኣማኪሉ ኣብ ዝተኻየደ ዓውደ ጉባኤ ዘስምዖም መደረ ናይ ኒውዮርክ ሊቀ ጳጳሳት ሮናልድ ሂግስ ነቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝለገስዎ ናይ መጀመርታ ጉሩም ሰብኣውነት ዘርእስቲ ዓውደ መልእኽቲ ኣማኪሎም ዜና ቫቲካን ዘካይዶ ቃለ ማሕትት ኣብ ዝምልክቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ስዒቡ እውን ብናኸም ጳውሎስ ዝቐርብ መደብ መንእሰያት ክህልወና ምዃኑ ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሕኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዕለት 22 ነሓሰ ናብ ሰሜናዊ ኢጣልያ ከተማ ሪሚኒ ቅድሚ ምኻዶም ናብ ሪፓብሊካዊት ሳን ማሪኖ እውን ክበፅሑ መደብ ከም ዘለዎም ናይ ቅዱስ መንበር ዜናን ክፍል ማሕተሙን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሰንበት ዕለት 22 ነሓሰ ንጎሆ ናብ ሪፓብሊካዊት ሳን ማሪኖ ክበፅሑ ምዃኖም ቤት ፅሕፈት ህየንተ ቤተ ጳጳስ ሓሙስ ዕለት 28 ግንቦት ከም ዝሓበረ ናይ ቅዱስ መንበር ዜናን ክፍል ማሕተምን መግለፂ ኣፍሊጡ። ኣብ ዝቕፅሉ ኣዋርሕ ርእሰ ሊቃነ ጳጳሳት ሊመበል 14 ኣብ መበል 47 ሕታም ዓውደ ኣኼባ ምሕዝነት ህዝብታት ንምስታፍ ኣብ መላእ ኢጣልያ ሓያሉ ጉስነታዊ ዑደት ከካይዱ ከም ዝኾኑን ኣብ ሰሜናዊ ኢጣልያ ዞባ ኤሚልያ ሮማኛ ኣብ እትርከብ ከተማ ሪሚኒ ቀዳም ዕለት 22 ነሓሰ ክበፅሑ ምዃኖም የረጋግፅ። ርእሰ ሊቃነ ጳጳሳት ናይቶም ቅድሚ ሕጂ ናይ ሪፓብሊካዊት ሳን ማሪኖ መራሕቲ ሃገር ሪፓብሊክ ዝነበሩ ማቴዮ ሮሲን ሎረንሶ ቡግሊን ዘቕረብሎም ዕድመ መሰረት ዘካይድዎ ምብፃሕ ከም ዝኾነ ናይ ቅዱስቲ መንበር ዜናን ክፍል ማሕተሙን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 መራሒ መንግስቲ ካናዳን ብዛዕባ ርእሰ ሊቃነ ጳጳሳት ኣብ ቀረባ እዋን ወቅዓዊ ዝገበርዋ ናይ መጀመርቲ ዓውዲት መልእኽቲ ከምኡ እውን ኣብ መንጎ ህዝብታት ብፍላይ ድማ ኣብ ማእከላይ ምብራቅን ዩክሬንን ዝግበር ፃዕርታት ሰላምን ካልኦት ናይ ሓባር ተገዳስነት ዘለዎም ኣርእስታትን ኣማእኪሎም ብስልኪ ኣብ ዘካይድዎ ርክበ ከም እተመያየጡ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ኣብ መንጎ ርእሰ ሊቃነ ጳጳሳት ሊዮን መበል 14 መራሒ መንግስቲ ካናዳ ማርክ ካርኒን ዕለት 29 ግንቦት ሕረቃትሪ ብምክንያት ናይ ሕትመት ጉሩም ሰብኣውነት ዘርስቲ ዓውዲት መልእኽቲ ኣብ ዝተካየደ ናይ ስልክ ርክብ ብመሰረት መግለፂ ቤት ፅሕፈት ዜናን ክፍሊ ማሕተምን ቅዱስቲ መንበር ሰብ ሰርሖ ኣስተውዕሎ ብስነ ምግባራዊ ኣረኣእያን ሰብ ብማእክል ብዝገበረ ኣገባብን ምምዕባል ዘለዎ ኣገዳስነት ከም ዝዘተዩ ዝሓበረ ዜና ቫቲካን ኣስዒቡ። ኣብቲ ዝተካየደ ናይ ስልክ ርክብ ብደረጃ ዞባውን ኣህጉራውን ሓድሕዳዊ ተገዳስነት ዘለዎም ሕቶታት ብፍላይ ድማ ኣብ ማእከላይ ምብራቕን ኣብ ዩክራይንን ሰላም ኣብ ምድንፋዕ ዝግበር ፃዕርታት ኣማእኪሎም ሓሳብ ንሓሳብ ከም ተለዋወጡ ኣፍሊጡ። መራሒ መንግስቲ ካናዳ ማርክ ካርኒ ምስ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ቅዱስነቶም ተኸታሊ ቅዱስ ጴጥሮስ ኮይኖም ምስተሓረዩ ዕለት 18 ግንቦት 2025 ዓመተ ምሕረት ናይ ተኸታሊ ቅዱስ ጴጥሮስ ኣገልግሎቶም ብወግዕን ምብጋስ ኣብ ዝዕልጉ ምሳተ ቅዳሴ ንፈለማ ግዜ ከም ተራኸቡ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ቫቲካን ብዛዕባ ጥዕና ኣእምሮን ትምህርትን ስነ ኣሕዛዊ እደ ጥበብ ኣማእኪሎ ኣብ ዝተካየደ ዓውደ ጉባኤ ተጋባእያን ተቐቢሎም ኣብ ዘስምዖ ቃለ ምዕዳን መንእሰያት ስቕታ ንርክብን ንሰገርነት ክፉትነትን ዳግማይ ንምርካብ ሓገዝ ከም ዘድልዮም የጉልሑ። ኣብ መዋዕል ስነ ኣሕዛዊ ሰውራ መንእሰያት ምምሃር ሓደ ካብቲ ዓበይቲ ብድሆታት ዘመና ምዃኑ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዕለት 30 ግንቦት ምስ ተሳተፍቲ ዓውደ ኣኼባ ትምህርትን ስነ ፍልጠትን ባህልን መልክዓ ምድሪ ተስፋ ንዞባዊ ትምህርታዊ ዝክረ ነገር ጥዕና ኣእምሮ ስነ ኣሕዛዊ እደ ጥበብን ትምህርትን ዕለት 30 ግንቦት ከም እተራኸቡን ኣብቲ ኣኼባ ካብ ሃገራት ላቲን ኣሜሪካ ዝመፁ ክኢላታት ምሁራትን ሚኒስትራትን ኣብ ሓደ ዘራኸበ ብናይ ቅዱስ መንበር ጉዳያት ባህልን ትምህርትን ዝሓሊ ላዕለዋይ ቤት ፅሕፈት ከምኡ እውን ጳጳሳዊ ሽማግለ ላቲን ኣሜሪካን ምስ ውድብ ሃገራት ኢቤሮ ኣሜሪካን ብምትሕብባር ኣብ ዝተዳለወ ዓውደ ጉባኤ ተጋባእያን ተቐቢሎም ኣብ ዘስ سمعوا مدارا نلاتين أمريكا زلوا مفقر بمذكار بحلاوي بيد زسرح نايتا أهجور البسات النحاسبو زي على باتات زي بزوح فتلين هياو حبرتاتون نتقرد أن مفطار حرف فتلي أقول لكم زيكونا زرئي إيو بيلام نفس وكف فتلين نفس وكف حبرن ترقمو أبوش تزعبين الفتراي إيو زراكب كم زبالو زينا فاتيكان أفليتو كدوس النطعم تمهرتين غزا رأسو كم هنسات التقللو الكأسبات زيكوناس كم ناي حبرت ناي مقداس سنت ببتاقيرو داك ماي كرأيت أوعيد أقريبام لك عكمت تنتاويان حزبتات نتي تشفراكو أخبتي كم ببو ناب السماي زتمتو لومز اللو سبات اون أعنتم العلوم كلاتنا ناي حد سبعوس درابيت مخانا نخنقن زاب زخيل عالم لخاو تمهرتاوي كوا أخبتي كهانتو زي تتقوع مخانا ماستبكيلوم زي الرعايازي نتي بسنة حكمناوي ويقبرعاوي الرعايات راي كقرب زي كألناي أمروت عنا قلدين مفتح أدلاي مخان قليصهم نتحادي كابتي أبزي قزينا زلو زعبي عينة دخنت مالت وشتاوي أقاو ما مدفع ملاش محب مالت إبيلون بزحت من قصيات أزيو التراك مقابريات تكرخ بزخ لوكان تخونو نهيوتو من تصفع من فقرو من سقعيو من ترقو من محب قن يك عالسو كمزيز عمسلكو نتات بفلعي أبزا ناب الطافن برتعم فحفع التدفع في جنكات فرحي ودكات كومؤون مدن قارات زمدس عالم سنة أمراوي تأفافنات يرئي كم زبالو زينا فاتيكان يحبر رساليكان باباسات ليون داك سبات ترقوم كرخبو مزباقحو ملوب ملوك كنابرون وشتاوي تأفافنات كبدهون كم زغلو أسميرام حد سب هيوتو واقع كم زلوو كم زفتو زسبايو كم زلوو أب عالم تلوخو كم زلوو مزفلت شعو تصفع داك ماي يولد تصفع مالت قرهم تلار زيكونا سوالا اون اب عزيز انكرهم موتات نهيوات زاقاتل منفساو حيلي اي بزو مخنيات من قصيات كاب قزا ارقصو من كاب كالو اوتن كاب وشتاوي هيواتو من بمبتاخ مسسنا احزاوي مربابات زفترو متأسسار اخول كم زيكونا تنقيقهم من قصيات سقطا استنتنو حطون اي محتاط كألات عموقات زمدناتاتن نساقرنات كفوتنتن داقماين خراقبو محقاز يدلي كم زبالو زينا كان أفليتو رسالي كان باباسات لين مبل عصر تربعته نابتي بزحات حبراوي فتلتات حادة سلو ما على بعض فتر مسلي ملس بيلعم نهزباو تكالات أبيات تمهرتي من عبر تطبب أبايت الصدرة حيمانوتو محبر سبعتن علامات بحلن ركبن بحبار كسرحو عديمم أبزناي سنة أهزاو مسققار زمان زي سبعت برحان كخونو يسقو عبو فلاي نمان سيات بيلعم اتزاد لحدش بحلاوي وهدات كحن زخيل رائتات إيو حساسبان هيواتن زت عمر مستنتانن تقبارن مصدقاتات حدنتن ترقوم مضلاين نتي عميق سبع ورشا تمهرتي كأكبزخ الرائتات انكبلو تسمعو مادرة كم زازمو زينا فاتيكان أفليتو
1: وانا صحف قدس منبر كاردينال بيترو بارولين فاتيكان أبستخيد عود مصنعتي بزعب أمراوت أنان ديجيتالاو تكنولوجين تمرتن مجلسي هيبوم إبرتسب نمانسيات كل عينة مقابريتات كمز هيبوم جنكا علامة زي بلو مخانو كريتهم غليسهم بغسو كاردينال بيترو بارولين نتي نمانسيات زتك عزلو قلولاو أمراوت أنان مواقراو قبر ملس زحطت حسوس كونتات كبلو بمقلاس نايلو محبرتسب مبزحتو قزيان مانسيات كل عينة مسارحيتاتن من قدتاتن يقرب اللوم الاماقن ايهبو من يكبلو قليسهم وانا صحف قدس منبر نزم قلس زي عبتيا فاتيكان عبكازينا بيوس راب اي عبستخيادي كارتاتات تسفا نزوباوي تمرتاو مدب امراو تعنا ديجيتالاو تكنولوجين تمهرتن استسمية احقراو على زهبوو ايو عبتو على منيسرات تمرتن مهراتن أهجراوين كإلاتاتن ترخيبهم نيروم بسو كاردينال بارولين تمهرتين كل مدايوي سباو عبيتن سلاماو بحبار منبارن نمحبراو فتحن عندو كينو يقتل كم زلو غليسهم انتخوانقن نايلومي سرعات تمرتي حدست بدواتات يقات موكم زلو تقيسهم كابزياتهم دما ملو سباو كرسم هناس محبراون سمعيتاون عبيت نتوم ابتعفافكونتات زلو مكل خالن ديجيتالاوي تكنولوجيتات بحلافنت متك كام زبلو يركبوهم زبدواتات زي بزتخافة فلس وقمتتات كفتح كم زيك البمتقاس ودوبن نوحيوان زسنح متحب بارن كم زد ليو قليسهم نتيري سليكانو باسات فرانشيسكوس عبكل التشعين عصر زتشعات الزجمرو حلم لقاوس ومامئتمرت بمزكار دما نتاحو النتن سلامن فتحن كم عبل زخيل حلم لقاوة مرتاو تمرت كهلو تسوع ري سليكانو باسات ليون مبل عصر توربعته عبكرب اوان بزعبات مرتز احافوها حواري ድሕሪት መልእኽቲ ጠቒሶም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዘጉልሕዎ ሰለስተ ቀዳምነት ዝሃብዎ ነገራት ድማ ጠቒሶም። ንሳቶም ድማ ውሽጣዊ ህይወት ምክንኻን፣ ሰብ ማእከል ዝገበረ ዲጂታላዊ ባህሊ፣ ከምኡ ውን ንሰላም ዝዓለመ ትምህርትን እዮም። ናብ ኣእምራዊ ጥዕና ብምትኳር ብዛዕባ መንስያት ዘሎ ሓበሬታ ንጹርን ብብዙሕ መንገድታት ድማ ዘሰክፍን ምዃኑ ገሊጾም። እዚ ድማ ብፍላይ ድሕሪ እቲ ለበዳ ዝመጸ ኮይኑ ኣብ መንጎ ዓበይቲ ቈልዑን መንስያትን ብዝለዓለ ደረጃ ዝርአ ዘሎ ልዑል መጠን ጭንቀትን ጸቕትን ስነ ኣእምራዊ ስቓይን ዘጠቓልል እዩ። እቲ ጉዳይ ንበይኑ ፈሊኻ ዝርአ ዘይኮነ ምስቲ ተዳኺሙ ዘሎ ስርዓተ ጥዕና ተተሓሒዙ ክርአ ከም ዘለዎ ኣጠንቂቖም። ቤተ ክርስቲያን ወትሩ ሰብኣዊ ኣካል ኣብ መንጎ ኣካላትን ኣእምሮን መንፈስን ዘይፈላለ ሓድነት ምዃኑ ትምህር ብምባል ድማ ነዚ ቅጥዕታት ዘየተቃልል ዝኾነ ይኹን ትምህርታዊ ኣገባብ ዘይምሉእ ምዃኑን ንሰብኣዊ ድልየታት ምሉእ ምላሽ ክህብ ከም ዘይክእልን ገሊጾም። ኣብ ክንድኡ ድማ ትምህርቲ ንመንስያት ፍልጠትን ክእለትን ጥራይ ዘይኮነስ ንገዛእ ርእሶም ንኽርድኡን ስምዒታቶም ክቈጻጽሩን ትርጉም ዘለዎ ርክባት ንኽምስርቱን ዕላማ ህይወት እንታይ ምዃኑ ንክረኽቡን መምርሒታት ክህቦም ከም ዘለዎ ገሊጾም። ኣብያተ ትምህርትን ስድራ ቤታትን እውን ኣገዳሲ ግደ ከም ዘለዎም ኣጉሊሖም። ኣብያተ ትምህርቲ ንነፍሲ ወከፍ ተምሃራይ ከም ዝረአን ከም ዝስማዕን ዘሰንዮ ኣካል ከም ዘሎን ኮይኑ ዝስምዖ ቦታ ክኸውን ኣለዎ። ስድራ ቤታት ከዓ ግቡእ ደገፍ ምስ ዝረኽባ ንህፃናትን መንእሰያትን እቲ ዝሓየለ ናይ ተኸላኻልነት ረቋሒ ኮይነን ከም ዝቕጽላ ገሊጾም። ብዛዕባ ዲጂታላዊ ቴክኖሎጂ ኣብ ዝሃብዎ መብርህ ድማ ብፍላይ ኣብ ከም ኢቤሮ ኣሜሪካ ዝኣመሰሉ ዓበይትን ዝተፈላለዩ ዞባታትን ዘሎ ዘይማዕርነት ኣብ ምንካይ ዘበርክቶ ዘሎ ዓብዪ ትምህርታዊ ዓቕምታቱ መጒሶም። እንተኾነ ግን እኹል ትምህርታዊ መምርሒ ከይሃለወ ኣብ ኤሌክትሮኒካዊ ሃዋህ ካብ መጠን ንላዕሊ ምቅላዕ ኣቃልቦ ብምክፍፋልን ጽግዕተኛ ቴክኖሎጂ ብምግባርን ብሳይበራዊ ምፍርራሕን ብማሕበራዊ ተነጽሎን ብጐዳኢ ዝኾነ ትሕዝቶን ንኣእምራዊ ጥዕና መንእሰያት ኣሉታዊ ጽልዋ ክህልዎ ከም ዝኽእል ኣጠንቂቖም። እቲ ብድሆ ንቴክኖሎጂ ምቕባል ወይ ምንጻግ ዘይኮነስ ከመይ ጌርካ ከም እተመሓድሮ እዩ ብምባል ድማ ቴክኒካዊ ክእለት ምስ ማሕበራውን ስምዒታውን ቅርጺ ዘጣመረ ዲጂታላዊ ትምህርቲ ክወሃብ ጻውዒት ኣቕሪቦም። ምስቲ ዘሎ ካልእ ቅልውላው እቲ ዝዓበየ ቅልውላው ትርጉም ህይወት ዘይምፍላጥ እዩ ክብሉ እውን ኣተሓሳሲቦም። ብዙሓት መንስያት ሓበሬታ ወይ ዕድላት ስለ ዘይብሎም ዘይኮነስ ንህይወቶምን ተስፋኦምን ክርድእዎ ዝኽእሉ ትርጉም ዘለዎ ከባቢ ስለ ዘይብሎም ተስፋ ከም ዝቈርጹ ገሊጾም። ንመንስያት ኩሉ ዓይነት መጋበሪታት ዝህብ ግና ክዕላማ ዘይብሉ፣ ኩሉ ዓይነት መራኸቢታት ዘዳሉ ግና ናይ ሓቂ ዝምድና ዘይፈጥር፣ ኩሉ ዓይነት መልስታት ዝህብ ግና መሰረታዊ ሕቶታት ዘይሓትት ሕብረተሰብ ኣብ መወዳእታ ንመንስያት ዘጥፍእ ሕብረተሰብ እዩ ክብሉ እውን ገሊጾም። መወዳእታ መንግስታት ንኣእምራዊ ጥዕና መንስያት ከም ቀዳምነት ክርእይዎ ብምጽዋዕ ኣብ ትምህርትን ክንክን ጥዕናን ኣብ ስልጠና መምህራንን ደገፍ ስድራ ቤትን ዝተዋሃደ ወፍሪ ክግበር ኣተሓሳሲቦም። ከምኡ ውን ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብታ ሃዋርያዊት መልእኽቶም ንመምህራን ትምህርቲ ሃይማኖት ናይ ተስፋ መሃዝቲ ክኾኑ ዘቕርብዎ ጻውዒት ብምድጋፍ ትምህርቲ ንመንእሰያት ምሉእን ናጻን ትርጉም ዘለዎ ህይወትን ንኽነብሩ ዘድልዮም መሳርሒታትን ኣርኣያን ክህቦም ከም ዘለዎ ገሊጾም።
0: ናይ ኒውዮርክ ሊቀ ጳጳሳት ሮናልድ ሂክስ ምዝያና ቫቲካን ኣብ ዘካይዶ ቃለ መሕትት ነቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝለገስዎ ናይ መጀመርታ ግሩም ሰብኣውነት ዓወድ መልእኽቲ ንመጻኢ ወለዶታት ኣድላይን ኣገዳስን ቅኑዕን ጉዳያት ናብ ቅድሚት ዘምጽእ እውን ምዃኑ የቕልሑ። ናይ ኒውዮርክ ሊቀ ጳጳሳት ሮናልድ ሂክስ ድሕሪ እቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ግሩም ሰብኣውነት ብዝብል ኣርእስቲ ዝለገስዎ ናይ መጀመርታ ዓወድ መልእኽቲ ኣማእኪሎም ምዝያና ቫቲካን ኣብ ዝገበሮ ቃለ መሕትት ቅዱስ ኣቦና ኣብ መጀመርቲ ዓመት ሕርየቶም ብዛዕባ ሰብ ስርሑ ኣስተውዕሎ ንምዝራብ ዝገበረዎ ውሳነ ዓንጎፋይ ቢሎም ብምቕባልን ብምምስጋንን እቲ ዓወድ መልእኽቲ እዋናዊ ኣገዳሲ ከምኡ እውን ንዝመፅእ ወለዶታት ኣድላይ ምዃኑ ብምግላጽ ሰብ ስርሑ ኣስተውዕሎ ብዙሕ ነገራት ክጸልው ምዃኑ ኣፍልጦ ብምሃብ ንርእሰ ሊቃነ ጳጳሳት ሊዮን ንዚ ጉዳይ እዚ ብቐጥታ ማእከል ብምግባር እደ ጥበባዊ ምዕባለ ኣብ ሰብኣዊ ክቡርን ሓባራዊ ረብሓን እተሰረተ ክኸውን በዚ መገዲ እዚ ድማ ክረጋገጽ ይጽውዑ። ሊቀ ጳጳሳት ሄክስ ኣገዳስነት እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝለገሶ ናይ መጀመርታ ጉሩም ሰብኣውነት ዝርስዖ መልእኽቲ እንታይ ይመስለኩም? ብቐዳምነት ኣዝየ እየ ዘመስግኖም ቅዱስ ኣቦና ኣቃለቦኦም ኣብ ሕርፋን ናይቲ ኣብዛ ዓለም ዝካየድ ዘሎ ናይ ሓቂ ጉዳያት ዝገበሩ ኮይኑ እዩ ዝስምዓኒ። ቅዱስ ኣቦና ካብ መጀመርታ ኣትሒዞም ከም ቤተ ክርስቲያን መጠን ኣብ ዓለም ከም እንሳተፍን ኣብ ናይ ሓቂ ተተርቅስታት ከም እንሳተፍን የርእዩ ኣለዉ። እዚ እዋናዊ ጉዳይ እዩ፣ እዚ ኣገዳሲ ጉዳይ እዩ። ብዛዕባ ሰብ ሰርሖ ኣስተውዕሎ ከምኡውን እቲ ዝበለፀን ብግቡኡን መገዲ ኣብ ኣጠቃቅማኡ ክዝትዩ ከም ዝደልዩ ዘረጋግፅ እዩ። ካብቲ ማዕባለ ክንሕባእ እሞ ከምዘየለ ኣምሲልና ኣብ ምንባር ንከይንርከብ የተባብዑና። እቲ ዘሎ ምዕባለ ህልው እዩ። ስለዚ ገለ ስነ ምግባራዊ ምምሕዳር ኣበይ ክህሉ እዩ፣ ገለ ሓባራዊ ሓላፍነት ኣበይ ክህሉ እዩ፣ ሰብ ሰርሖ ኣስተውዕሎ ንሓባራዊ ረብሓ ብከመይ ከም እንጥቀመሉ እቲ ዘድሊ ምትሕብባር ኣበይ ክህሉ እዩ። ስለዚ ንቅዱስ ኣቦና ኣዝየ ከመስግኖም ጥራይ ዘይኮንኩ በዚ ዓወድ መልእኽቲ እዚ እውን ኣዝየ እየ ዝሕጎስ። ንዓለም ዘድልያ ይመስለኒ ፅቡቅ ተቐባልነት እውን ይረክብ ኣሎ። ርእሰ ሊቃነ ጳጳሳት ሊዮን ንእደ ጥበብ ኣይፈርሑን እዮም፣ ብስነ ሕሳብ ብቀዳማይ ናይ ትምህርቲ ማዕረግ ዘመስከሩ እዮም። መብዛሕትኡ ግዜ ከም ማእከል ስልጣንን ንግድን እደ ጥበብን ምሕዞን ተገይራ ናይ እትረአ ከተማ ሊቀ ጳጳስ ኢኹም። ነዚ ኣብ መዋእል ሰብ ሰርሖ ኣስተውዕሎ ንደቂ ሰብ ንምዕቋብ ዝፅዋዕ ወድ መልእኽቲ እንታይ ግብረ መልስታት ትርእዩ ኣለኹም? ብጀካ ብምቕባል ግልፅነትን ተቐባልነትን ምስጋናን እንተዘይኮይኑ ካልእ ኣይሰማዕኩን ኣይረአኹን። ኩሉ ሰብ ብዛዕባ ሰብ ሰርሖ ኣስተውዕሎ ዘይርድኦ ብዙሕ ነገራት ከም ዘሎ ቅዱስነቶም ይዛረቡ እዮም። ስለዚ ብዛዕባኡ ክንዛረብ ንጀምር። ቅዱስ ኣቦና በዓሎምን ካቶሊካዊት ቤተ ክርስቲያንን ኣብ ማእከል እዚ ሓድሽ ምዕባል እዚ ከም ዘላ ዘነፅር እዩ። እቶም ካቶሊካውያን ዘይኮኑ ሰባት እውን ከይተረፉ ብዛዕባ እዛ ዖዲት መልእኽቲ ይዛረቡን ዓብዪ ኣቃልቦ እውን ይህቡ ኣለው። ሰብ ሰርሖ ኣስተውዕሎ ክመርሕ ዲና እንፈቅደሉ? ውሕዳት ሰባት ጥራይ ክውንንዎ ዲና እንፈቅድ? ወይስ ንረብሓ ዓለምን ፍጥረት ሰብን ክንጥቀመሉ ይግባእ? ርእሰ ሊቃነ ጳጳሳት ሊዮን ሰብ ምዃን እንታይ ማለት ምዃኑ ብሓቂ ዘስተንትኑ ብምዃኖም ኣዝዩ ባህ የብለኒ። ኣብዛ ኣብ እደ ጥበብ ዝያዳ እተራቀትን እናዓበየት እትኸይድ ዘላ ዓለም ከምኡ እውን ሰብ ሰርሖ ኣስተውዕሎን ስጉምቲ ክውሰድ ዘኽእል መገድታትን ኣብዚ መዋእል እዚ ሰብ ምዃን እንታይ ማለት እዩ ዝብሉ ፅቡቅ ሕቶታት ዘቕርብ ይመስለኒ። ኣብ መወዳእትኡ ኩላትና ሰባት ስለ ዝኾንና ኩሉ ሰብ ይቕበሎ ኣሎ። ኩላትና ኣብዚ መድረኽ እዚ ብሓባር ኢና ዘሎና። ኩላትና ልብና ሓድነት ክህልዎ ተስፋ እገብር። ነዚ ሰብኣዊ ክብረት እዚ ድማ ንኩላትና ከነስፍሖ ንደሊ። ካብቲ ርእሰ ሊቃነ ጳጳሳት ሊዮን ኣብቲ ዓውድ መልእኽቲ ዝገለጾ ሻቅሎት ኣየናይ እዩ ዝያዳ ንዓኹም ዝትንክፈኩም? ኣብ ርእሰ ሰበካኹም ከይተረፈ ሰባት ካብኡ እንታይ ክመሃሩ ይኽእሉ? ነቲ ሰነድ ኣብ ዘጉድል ድምፅታት ከነብርዶ ዝድርኽ ፈተና ከጋጥም ይኽእል። ኮፍ ኢልና ከነንብቦን ብዕምቆት ክንፈልጦን ክንፅልን ክንመያየጥን ከነስተንትኖን ኣድላይ ይመስለኒ። ቅዱስ ኣቦና ብቐጥታ ንዓለም ይዛረቡ ከም ዘለዉ እዩ ዝስምዓኒ። ሰብ ሰርሖ ኣስተውዕሎ ንዕዳጋ ስራሕ ብኸመይ ከም ዝጸልዎ ኣብኡ ግደ ኣለዎ። ንመንእሰያትና ብቐጥታ እዩ ዝትንክፎም። እዚ ኣርቅስቲ ሰብ ሰርሖ ኣስተውዕሎ ድማ ኣብ ማእከል ሸቅሎቶምን ብዛዕባ እንታይ ከም ዝሓስቡን እንታይ ከም ዘጨንቆምን። መንእሰያት ሕጂን ሓደ ነገር ድየ ዝመሃር ዘለኹ ስራሕ ወይ ከዓ ዝቕፅል 10 ዓመት ዘይህሉ ሞያ ድየ ዘፅንዕ ዘለኹ ዝብል ሕቶታት ኣለዎም። ጭንቀት ኣሎ፣ ሻቅሎት ኣሎ፣ ገለ ኣንፈት እውን የናድዩ ኣለው። እዚ ዓወድ መልእኽቲ እዚ ንገለ ካብቲ ኣብ ኩሉ ደረጃ ዓድመ ዝርከቡ ሰባት ዘርእይዎ ግብራዊ ጉዳያት ብኸመይ ከም እንፈትሖ እውን ዝሕግዝ ኣዝዩ ግብራዊ መልክዓ ምድሪ ዝህበና ይመስለን። ሓደስቲ ነገራት ዘርእስቲ ዓውድ መልእኽቲ ክትሓስቡ እንከለኹም ስነ ኣህዛዊ ሰውራ ብመንፅር ሓቐን ጽልዋኡ ምስ ኢንዱስትርያዊ ሰውራ ክወዳደር ከም ዝኽእል ብሓቂ ተኣምኑ ዶ? ምስ ሓደስቲ ነገራት ዘርእስቲ ዓውድ መልእኽቲ ቀጥታዊ ርክብ ኣለዎ። እዚ ኢንዱስትርያዊ ሰውራ ንመላእ ዓለም ቀይሩ እዩ። ንዕዳጋ ስራሕ ብኸመይ ከም ዝቐይሮ ክትሓስብ እንከለኻ ሰባት ኣብቲ ዘሎና ስራሕን ሰብኣዊ ክብረት ክህሉ ድዩ? ናብ ብምክሰብ ዝመርሑ ግልያወት ዲና ወይስ ሮቦት ክንቀይ የር ኢና? እዚ ነገራት እዚ ኣብ ኢንዱስትርያዊ ሰውራ ክፍታሕ ዝነበሮ ብምዃኑ ድማ ሓደስቲ ነገራት ነዚ ከመይ ንፈትሖን ዝብል ሕቶ ኣንፈት ዝህብእ ይኸውን። እዚ ግሩም ሰብዓዊ ዘርእስትዓዊ ድማ ኣቕቲ ንዓሰርተታት ዓመታትን ዝመጽእ ወለዶታትን ብተመሳሳሊ መገዲ ክጥቀመሉ እዩ ዝብል ግምት ኣሎኒ። ሰብ ሰርሖ ኣስተውዕሎ ህሉ ኮይኑ ኣሎ። ኩሉ ነገር ድማ ክቕየር እዩ። እዚ ድማ ብዙሕ ሕቶታት ንኸነቐርብ ዝድርኸና ምዃኑ ዝብል ግምት ኣሎኒ። ንማክሰብ ጥራይ ድዩ ዝድርኽ ወይስ ንማክሰብ ግልያወትን ሮቦትን ጥራይ ከይንኸውን ንሰናይ ደቂ ሰብ እንሪዮ ነገር ክህሉ ድዩ? ንናይ ሓባር ረብሓ ብኸመይ ክፀልዎ እዩ? ስለዚ ምስ ሓደስቲ ነገራት ዘርእሱ ናይ ርእሰ ሊቃነ ጳጳሳት ልዮን መበል 13 ዓውድ መልእኽቲ ቀጥታዊ ምትእስሳር ኣለዎ። እዚ ግሩም ሰብኣውነት ዘርእሱ ዓውድ መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንብዙሓት ወለዶታት ኣዝዩ ትርጉም ዘለዎ ክኸውን እዩ ዝብል ግምት ኣሎኒ። ሊቀ ጳጳሳት ሄግስ ግሩም ሰብኣውነት ዓውድ መልእኽቲ ማሕበራዊ ትምህርቲ ቤተ ክርስቲያን እዩ። ብፍላይ ንጉስነት ተልእኮ ቤተ ክርስቲያን ኣገዳስነት ዘለዎ ነገር ኣሎ ዶ? ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ሰነድ በዕሎም ንወግዒ ኣብ ዘቕረብሉ ኣቀራርባ እውን ከይተረፈ ብዛዕባ ሰብ ሰርሖ ኣስተውዕሎ ጥራይ ዘይኮነስ ንሰብኣዊ ሰብ ኣብ ግዜ ሰብ ሰርሖ ኣስተውዕሎ ንምዕቋብ ከም ዝኾነ ብዙሕ ሳዕ ሰሚዕና ኢና። እዚ ብኣረኣእያኹም ንሃዋርያዊ ጉስነት ተልእኮ ቤተ ክርስቲያን ብኸመይ ኣገዳስነት ኣለዎ? ኣብ መወዳእቱ ሰብ ምዃን እንታይ ማለት እዩ? ንካቶሊካዊት ቤተ ክርስቲያን ከዓ ንዚ ከም ክፍሊ መልእኽትናን ተልእኾናን ጌርና ክንቅበሎ ኢና። ሙሉእ ሰብኣውን ሙሉእ መለኮታውን ዝኾነ ኢየሱስ ሙሉእ ብምሉእ ሰብ ክንከውን ይፅዋዓና። ምስኡ ኣብ ዘለኣለማዊ ህይወት ክንካፈልን ህይወቱ ኣብ ኩሉ ህይወትና ከነንፀባርቕን ይደልየና እዩ። እዚ ዓወድ መልእኽቲ እዚ ምስ እዚ ብቐጥታ እተተሓሓዘ እዩ። ንሓድሕድና ብኸመይ ኢና እንቀራረብ? ሰብ ምዃን ክበሃል ንከሎ እንታይ ማለት እዩ? ኣሕዋትናን ኣሓትናን ኣብ ገጽ ሓድሕድና ብኸመይ ኢና ክንርኢ እንኽእል? እዙይ ኩሉ ምስ ሰብኣውነትና ዝተኣሳሰረ እዩ። እዚ ድማ ክፍሊ ትምህርቲ ቤተ ክርስቲያንን ክፍሊ ተልእኮ ቤተ ክርስቲያንን እዩ። ሰብ ሰርሖ ኣስተውዕሎ ንዚ ኩሉ ክጸልዎ እዩ። ስለዚ ርእሰ ሊቃነ ጳጳሳት ልዮን እቶም ዘተኣሳስርዎም ክልተ መዳያት እዋናውን ኣገዳስን ኣድላይን ኮይኑ እዩ ዝስማዓኒ። ንነዊሕ እዋን እውን ኣብ ጥቕሚ ክውዕል እዩ። ካልእ ክትውስኽዎ እትደልይዎ እንተሎ ቅዱስ ኣቦና ድሮ ኣብ ሓደ ዓመት ናይ ርእሰ ሊቃነ ጵጵስናኦም እዋን ከምዚ ዝኣመሰለ ዝተሕዝቶን ኣገዳስን ኣድላይን ዝኾነ ቁውም ሓሳብ ኣማእኪሎም ስለ ዝለገሱ ንዓድ መልእኽቲ ከመስግኖም እደሊ። ንመርሕነቶም ኣመስግን። እቲ ዘተን ገለ ውሳኔታት ናበይ ከም ዝኸይድን ብሃንቀውታ እየ ዝፅበ። ዓለም እንታይ ከም እትመስልን ምቕራፅ ይሕግዙ ኣለው። ነዚ ዝገብርዎ ድማ ከማኡ ካብ ኢየሱስ ዝመፅእ ማሕበራዊ ትምህርቲ ካቶሊክን ተልእኮ ቤተ ክርስቲያንን ኣብ ግምት ብምእታው እዩ። ንቅዱስ ኣቦና ኣዘ ኣመስግኖም እንክብሉ ዘካይዎ ቃለ መሕትት ዛዚሞም
2: ሰላም ወሰናይ። እዚ ሬድዮ ቫቲካን ኣብ መደብ መንእስያትኩም ዘለኹም ብክርስቶስ ኣሕዋትናሓትን ንሳኹም ዘለኹ ሓውኹም ናኹም ጳውሎስ እየ። ንሎም ዓንቲ በዓል ምስ መንፈስ ቅዱስ ዝተኣሳሰር ሕፅር ዝበለ መንፈሳዊ ኣስተንቱን ሒዘልኩም መፅእ ዘለኹ ብሓውና ታድዮስ ሙሉጌታ ካብ ደብረ ጥንሰታ ለማርያም ኣስመራ ዝተሰናድወ ፅሑፍ ድማ ናባኹም መብሎ ኣለኹ። ስጋብ መወዳእታ ክተከታተልኹም ብፍቕሪ ኣምላኽ ዕድመኩም። ኣርእስትና ቤት እንዳ ማሪቆስን ሊድያን ምውፋር መንፈስ ቅዱስ ዝብል እዩ። ቅዱስ ትውፊት ከም ዝነግረና ምውራድ መንፈስ ቅዱስ ወይ ድማ በዓል ሓምሳ ኣብ ሃዋርያት ኣብ ከተማ ኢየሩሳሌም ኣብ ቤት ማሪቆስ ወንጌላዊ ከም ዝተፈፀመ እዩ ዝነግርና። እዛ ላዕለወይቲ ደርቢ ኣብ ግብረ ሃዋርያት ምዕራፍ 1 ፍቕዲ 13 ተጠቂሳ ዘላ ከመይ ዝተባረኸት ቤት እያ። ሃዋርያት ሓቢሮም ፀሎት ብምዝውታር ምስ ኣደ የሱስ ቅድስቲ ማርያም ዘማእከለቶም ከባቢ 120 ዝኾኑ ኣመንቲ ከም ዝነበሩ ሉቃስ ወንጌላዊ ኣብ መፅሓፍ ግብረ ሃዋርያት ይጠቅስ። ንኣስታት 9 መዓልታት ከም ቃል ጎይታ ሓይሊ ከይተቐበልኩም ካብ ኢየሩሳሌም ኣይትውፁ ስለ ዝተባሃሉ እሙናት ኮይኖም ድሕሪ ምፅላይ ከዓ እንሆ ታሪክ ህይወት ዓለምን መጻኢ ወለዶታትን ከም ምኽሪ ኣምላኽ ንክልወጥ ምኽንያት ዝኾነ ፍጻሜ ተኸስተ። ብመንፈሱን ብኦኦምን ኣቢሉ እምነት ክርስትና ኣብ መላእ ዓለም ኣስፋሕፊሑ ከዓ ይርከብ ኣሎ። ሕጂ እውን ፀጋ ጥምቀት ተቐቢልና ኣብ ቁምስናና ክንህሉ ካብ ዝገበረ ኣገራሚ ነገር እዛ መዓልቲ ምውራድ መንፈስ ቅዱስ እያ። በቃ ቤተ ክርስቲያን ድሕሪ ምፍሳስ ደምን ማይን ኣብ መስቀል ቀራንዮን በዓል ሓምሳን ተወሊዳ። ከተክረሉ ዝደለኹም በኣር ብዛዕባ እዛን ታሪክ ዓለም ክልወጥ ምኽንያት ዝገበረት ዓባይ ፍጻሜ ዝተፈፀመላ ዕውት ቤት ቅዱስ ማሪቆስ ወንጌላዊ እያ። ቤትና ንጸሎትን ብዘየቋርጥ ዘተን ዕላልን ቃል እግዚኣብሔርን ዝውረየላ ቤት ክትከውን ምስ እንፈቱሲ እንታይ ሓዲስ ታሪክም ተፈጥረ ብፍቕሪ ጎይታን መድሓናን የሱስ ክርስቶስ ተደሪኽናኸ ከምቲ ኣብ ካልኣይ ቆሮንጦስ ምዕራፍ 5 ክፍል 14-15 ዝነገርና ቤትና ቤት ጸሎትን ምስጋናን ክንገብራስ እቲ ኣተሓሳስባና ክልውጥ ዝከኣሎ ኣብ ፍቓድ ኣምላኽ ንክንነብር ዝገብረና امنتنا كمز عبيز كبر كنت امرو بيهم عرف عسرتم عرف عسرت خلطان تتصحيف زولو قالو كنك ابابولو سمو كمز اللعلن زغنن زين قابرو المخنيات كنتايم حلوه بيت قدس ماريك وسونجلاوي ابتي كبيد وان مالت دهر ارغت قويتنا يسوس نتي كقات امز خزن بره حدقا ما اسرتن سدتن هواريتن تختلتم تحيسا نحواراو طلوتن متخابن قبزنا بزي بالله فقري كدم لسبقات بيتي قمسنانا مو فقر اغزابيه زرا ايلان تامراتاوي ناي وانجيل حيلي زفتصملان اتخون بتوم حقنيا تاع صدرا بيتات بزين حسيا لنفسي زحت تحطون بار قال املاح ابيتك سبخ بيت صلوت خون يقرم بحال زوترو امس غاني تندم اغزابيه تسمع صنت بالبيت كهانز تبعت بزي فرحت تبع وساني قالك فدو نابلكو دقاس زخل حتو محتاتي ولاكوا ابيتنا نعلم كن لوط انت زيبلنا نابس دابيتنا كبوص حنزم مصعقايشن